0: ኖረን በኩበት ጋግረን በጪስ ታፍነን አዳልስና ፍቅ ኖረናል። በሻማና ፋኑስ ሌቱን በኩራዝ አድረናል። ዋላም የግድብ መሰረት ተጣለ፣ ወንዝ በሉጋም ታሰረ። ጨለማ ላይ ከተታወጀ የብርሃን ድል ተበሰረ። እኛም በበኩላችን ባደራና ኃላፊነታችን የምንጨውን ተረከበን። ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳን ለማልበስ የብርሃን ጉዞ ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን፣ ከተማውን በብርሃን አፍለቅልቀን፣ በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት።
1: አዲስ ዓመት ከዘመን መለወጫነቱ ባለፈ ብዙዎቻችን መጪውን የምናቅድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
2: ስክና ቤት ከፍቼ ባክፋ ተሰጥቶ ወደ ገንዘብ ቀይራለሁ።
1: ይህን አውርጄው፣ ያንን አምጥቼው፣ ይህንን አሳክቼው፣ እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህሉ እውን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ ዓመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላቸዋለሁ። ይህ ዓመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆን። አዲሱን ዓመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር ዓመት። አንበሳ ባንክ እንጀምረው።
3: ከተወዳጁ ጣቢያ ከብስራት ጋር ናችሁ። እንግዲያውስ ይህንን እንገራችሁ። የሜዳው ላይ ሽጉጥ፣ እግር ኳስ ሜዳ ላይ ሽጉጥ ሊታይ ይችላል። ይህ በእግር ኳስ ሜዳ ላይ ማየት የማትጠብቁት ክስተት ነው። እስኪ አስቡት። ጨዋታው 89ኛው ደቂቃ ላይ ደርሷል። ውጤቱ 0-0። አንድ ጎል ብቻ ሁሉንም ነገር ሊቀይር ይችላል። 2018 ግሪክ። በግሪክ የሱፐር ሊግ ፓውክ ከኤሊኬ አቴንስ ጋር ይጫወታል። ጨዋታው የሊጉን ዋንጫ ውድድር በቀጥታ የሚነካ ትልቅ ጨዋታ ነበር። ከዚያ ፈርናንዶ ቫሬላ ፓውክ ጎል አስቆጠረ። ስታዲየሙ በደስታ ፈነዳ። ተጫዋቾችም በሜዳው ላይ ፈነጠዙ። ደጋፊዎችም ደስታቸውን ገለጹ። በመጀመሪያ ዳኛው ጎሉን ተቀበለ። ነገር ግን ከጥቂት ጊዜ በኋላ ኦፍሳይድ፣ ጎሉ ተሰረዘ እና ያኔ ነው የዚህ ታሪክ እውነተኛው ድራማ የጀመረው። የፓውክ ባለቤትና ፕሬዚዳንት ኢቫን ሳቪድስ ከመቀመጫቸው ተነሱ። ከጠባቂዎቹ ጋር ዳኛውን ለመጋፈጥ በቁጣ ወደ ሜዳው ተስፈነጠሩ። ግን ካሜራዎች ያዩት ነገር የበለጠ አስደንጋጭ ነበር። በኢቫን ሳቪድስ ወገብ ላይ ሽጉጥ በሆልስተር ታስሮ ነበር። ይህ በእግር ኳስ የተለመደ የዳኛ ክርክር አልነበረም። የተለመደው ዳኛው ስህተት ሰራ የሚለው ቅሬታም አልነበረም። አንድ የክለብ ባለቤት በቁጣ ወደ ሜዳ ገብቶ ነበር። እናም በወገቡ ላይ የታየው መሳሪያ ሁሉንም ሰው አስደነገጠ። የኤኢኬ አቴንስ ተጫዋቾችናም ባለስልጣናት ለደህንነታቸው ስጋት እንዳለባቸው በመግለጽ ሜዳውን ለቀው ወጡ። ጨዋታውን በመጨረሻ ተቋረጠ። ከዚያ ግን ጉዳዩ በሜዳው አልተወሰነም። የግሪክ ሱፐር ሊግ ለጊዜው ተቋረጠ። ፊፋ እንኳን የግሪክ እግር ኳስ ላይ እገዳ ሊጥል እንደሚችል አስጠነቀቀ። ከሁሉም በላይ ግን ተጠባቂው ቅጣቱ መጣ። ኢቫን ሳቪድስ ከሁሉም የእግር ኳስ ስታዲየሞች ለሶስት ዓመታት ታገደ። እንዲሁም 100 ሺህ ዩሮ ቅጣት ተጣለበት። ፓኦክ ደግሞ ነጥብ ተቀንሶበትና ኤኢኬ አቴንስ የ3-0 ድል ተሰጠው። በመጨረሻ አንድ ጎል ለመቆጠር ወይንም ላለመቆጠር የተጀመረው ክርክር የአንድ ሊግን ሁኔታ ቀየረው። እናም ያ ምሽት በእግር ኳስ ታሪክ ውስጥ በአንድ እጅግ የማይጠበቅ ምስል ተቀረጸ። በሜዳ ላይ ተጫዋቾች ነበሩ፣ ዳኛውም ነበር፣ ደጋፊዎችም ነበሩ። እናም በመካከላቸው ሽጉጥ የያዘ የክለብ ባለቤት። ይህ የእግር ኳስ ጨዋታ ነበር። ነገር ግን ለጥቂት ደቂቃዎች ከእግር ኳስ አልፎ የሆሊውድ ቅንብር መስሎም ታይቶ ነበር። እያዳመጣችሁን ስለሆነ ከልብ እናመሰግናለን። ብስራት ማለዳችን እስከ 2 ሰዓት ድረስ ይቀጥላል። መልካም ቆይታ።
4: ቅናሽ ከኢትዮ ሴራሚክስ። ባለፉት 30 ዓመታት በማይዋዥቅ ጥራቱ የሚታወቀው ኢትዮ ሴራሚክስ ከአውሮፓ ኤዥያና መካከለኛው ምስራቅ ባስመጣቸው የሴራሚክስ እና የመታጠቢያ ቤት እቃዎች ላይ ለአጭር ጊዜ የሚቆይ ልዩ ቅናሽ አዘጋጅቶ ይጠብቆታል። በማንደራደርበት ጥራት አዲስ ያስገባናቸውን የፖርሲሊንና ሴራሚክስ ምርቶች እንደዚሁም ጃኩዚ፣ ሳውና፣ ስቲም፣ ሻወር ቦክስና ሻወር ካቢኔቶችን በልዩ ቅናሽ እንሆ ብለናል። መለያችን

0: ያለው ንጻይ ማማከር አገልግሎት ህንጻው አሊያም ቤቶ ድረስ በመምጣት ለምድ ባላችሁ ይዘርፉ ባለሙያዎች የሚፈልጉትን ብቻ ሳይሆን የሚያስፈልጉትንም ጭምርና ማከሮታለን። የቲም መጮታል ቦሌ ጃፓን ኤምባሲ ፒያሳርጅ በከንቱ ጎርድሾላ አሊያም ካዛንቺስ ፊኒሺንግ ሞልና ካዛዲስ ህንጻ በተጨማሪ ኡራኤልና በስራተ ገብርኤል ቢመጡ በሁሉም የከተማችን አቅጣጫ ያገኙናል። ብቅ ይበሉ፣ የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0938888888 ላይ ይደውሉልን። ምንጊዜም ጥራትና ውበትን እንደ አዲስ ከኢትዮ ሴራሚክስ።
1: እንኳን ለ2019 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ ሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ ያካበተው የበርካታ አመታት ልምድ ዘመኑ ካፈራቸው ማተሚያ ማሽኖችና ከቀልጣፋ የአሰራር ስርዓት ጋር አዋህዶ አዳዲስና የላቁ አገልግሎቶችን ይዞ ለርሶ ቀርቧል። በመደበኛ ህትመት መጻሕፍት፣ መጽሔቶች፣ ጋዜጦችና ሌሎች መደበኛ ህትመቶች በሚስጥራዊ ህትመት ኪዋር ኮድ የተካተተባቸው ደረሰኞች፣ ቼኮች፣ ሎተሪዎች፣ የዩኒቨርሲቲ ዲግሪዎችና ሌሎች ሚስጥራዊ ይዘት ያላቸው ሰነዶች በሀገራችን እያደገ የመጣውን የህትመት ፍላጎት መሰረት በማድረግ የተጀመረ የሌብል ህትመት ኮሌጃችን በህትመት ቴክኖሎጂ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ እና በህትመት ዋጋ ትመና በቀንና በማታ መርሃ ግብር እንዲሁም በአጫጭር ስልጠናዎች ተማሪዎችን በመቀበል ላይ ይገኛል። ለተማሪዎች የሚሆን አጋዥ መጽሐፍት፣ ልዩ ልዩ የጽህፈት መሳሪያዎችን በጥራትና በብዛት በድርጅቱ መሸጫ ሱቆች በጅምላና በችርቻሮ ያገኛሉ። አድራሻችን ዋና መስሪያ ቤት አዲስ አበባ 4 ኪሎ፣ ብርሃንና ሰላም ማተሚያ ድርጅት።
2: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፍስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበናፕ።
3: የባል ሰሞን ባይኔራ ቀው በልብ ይቀርባል። የተነፋፈቀው ይገናኛል። ህብረት ባንክም ወዳጅነትን ሊያጠናክር ይበልጥ ሊያቀራርብ ከወዳጅ ዘመድ ከውጭ ሀገር የሚላክላችሁን ገንዘብ ከነሐሴ 26 እስከ ጥቅምት 21 ድረስ በህብረት ባንክ በኩል ሲቀበሉ ወይንም የውጭ ምንዛሬ ሲመነዝሩ ተጨማሪ 10% ጉርሻ አዘጋጅቶላችኋል። ምን ይሄ ብቻ! የባል ሸመታውንም ሲፈጽሙ በህብረት ባንክ ፖስ ማሽን በህብር ካርዱ ይክፈሉ። ወዲያውኑ የ5% ተመላሽ ያገኛሉ። እስከ ጥቅምት 21 2019 ብቻ የሚቆየውን እድል ከዛሬ ጀምሮ ይጠቀሙበት። ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ። ደንብና ሁኔታዎች ተፈጻሚነት አላቸው። መልካም በዓል። ህብረት ባንክ፣ በህብረት እንደግ።

0: ጀምበር ጸዳሏን ፈነጠቀች። ወንዞች ድፍስ መልካቸው ጠራ። ምድር በአድ ያገጠች እነሆ መስከረም ጠባ። አበባዮች ተጨፈረ። እዩ አበባይ ተዘነ። ሳቅ ጨዋታ ደራ። ወዳጅ ዘመድ ተሰባስቦ በሐሴት ተፍለቀለቀ። አዲስ ዓመት በፌሽታ ደመቀ። ልባሟ ቦን ጀገነች። ለአፍታ ሳትዘናጋ ግብ ስኬቷን አማተረች። የሐሳቧን ልታሰምር ወጋገንን አጋር አደረገች። ትጉህ እቅዱን ወጠነ። የጸና ዓላማ ሰንቆ ከወጋገን ጋር ዘመነ። እነሆ ወጋገን ከታታሪዎች ጎን ከጎበዞች ጎራ፣ በትጋት ለስኬት ከሚተጉት ጋር። መልካም አዲስ ዓመት ወጋገን ባንክ።
1: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለመቶ ሰዓታት።

0: የተከበራችሁ አድማጮቻችን ከተወዳጁ ጣቢያ ብስራት ፌም 101.1 የመስከረም 15/2019 ዕለተ አርብ ብስራት ማለዳችንን በመከታተል ላይ ትገኛላችሁ። አሁን ወደ አንድ ጥንቅር እናልፋለን። ከጥንቅሩ በፊት ግን የተወሰኑ መረጃዎችን እንገራችሁ። ከመረጃዎቹ ጋር ታደለ መብራቶም ነኝ። ጠቅላይ ሚኒስትር አብይ በጅቡቲ የነበራቸውን የስራ ጉብኝት አጠናቀው ወደ አዲስ አበባ ተመለሱ። ጠቅላይ ሚኒስትር አብይ አህመድ በጅቡቲ የነበራቸውን የስራ ጉብኝት አጠናቀው ወደ አዲስ አበባ ተመልሰዋል። ጠቅላይ ሚኒስትር አብይ አህመድ ለይፋዊ የስራ ጉብኝት በትናንትናው ዕለት ጅቡቲ መግባታቸው ይታወቃል። በጅቡቲ ቆይታቸውም ከፕሬዚደንት እስማኤል ኦመር ጌሌ ጋር በጅቡቲ ጃምር ጆግን ከኢትዮጵያ ደዋል የሚያገናኝና ታላቅ ስትራቴጂካዊ ኢንቨስትመንት የሆነውን አዲስ ሲጠራ የነዳጅ ማስተላለፊያ ቧንቧ መስመር ዝርጋታን ይፋ አድርገዋል። ጠቅላይ ሚኒስትሩ በመርሃ ግብሩ ላይ ከታደሙ በኋላ በጅቡቲ የነበራቸውን የስራ ጉብኝት አጠናቀው ወደ አዲስ አበባ መለሳቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። የመስቀል የደመራና የኢሬቻ በዓላት በአዲስ አበባ ገጽታ በሚገነባ መልኩ እንዲከበሩ አስፈላጊው ዝግጅት ተደርገዋል። የመስቀል ደመራና የኢሬቻ በዓላት የአዲስ አበባን ገጽታ በሚገነባና ዓለም አቀፍ ሁነቶችን የማስተናገድ አቅምን በሚያጎላ መልኩ በድምቀት እንዲከበሩ አስፈላጊው ዝግጅት መደረገውን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አስታወቀም። በዓለም የማይዳሰስ ቅርስነት የተመዘገበው የመስቀል ደመራ በዓል መስከረም 16 እንዲሁም የገዳ ስርዓት አካል የሆነው የኢሬቻ በዓል በሳምንቱ ቅዳሜ መስከረም 23 በከተማዋ በድምቀት ይከበራል። የቢሮ ምክትል ኃላፊ አቶ ፍስሐ ጥበቡ በዓላቱን አስመልክቶ በሰጡት መግለጫ በዓላቱን በሰላም ማክበር ከሃይማኖታዊ ስርዓትነት ባለፈ ለሰላማዊ አብሮነት፣ ለባህል ጥበቃና ለሀገራዊ አንድነት ያለንን የጋራ ቁርጠኝነት የምናሳይበት አጋጣሚ ነው ብለዋል። የ2019 ዓመተ ምህረት የመስቀል ደመራና የኢሬቻ በዓላት ያለምንም የጸጥታ ችግር እንዲያልፉ ከሃይማኖት ተቋማት፣ ከጸጥታ አካላትና ከከተማዋ ነዋሪዎች ጋር በቂ ውይይቶች መደረጋቸውን ገልጸዋል። ምክትል ኃላፊው አያይዘውም ወጣቶች በኃላፊነት መንፈስ የበዓላቱን ስርዓት በማስተናበር በኩል የበኩላቸውን ሚና እንዲወጡ ጥሪ አቅርበዋል። ነዋሪዎችም ማንኛውንም አጠራጣሪ ነገር ሲመለከቱ በነጻ የስልክ ቁጥር 8882 ለአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ጥቆማ መስጠት እንደሚችሉ ጠቁመዋል። የአንጋፋው ድምፃዊ ግርማ ነጋሽ ስርዓተ ቀብር በቅድስት ሥላሴ ካቴድራል ተፈጸመ። በኢትዮጵያ የሙዚቃ ታሪክ ውስጥ የማይረሱ ውብ ዜማዎችን ለሕዝብ ያበረከተው አንጋፋው ድምፃዊ ግርማ ነጋሽ ስርዓተ ቀብሩ ትናንት በቅድስት ሥላሴ ካቴድራል ተፈጽሟል። በስርዓተ ቀብሩ ላይ የሟች ቤተሰቦች፣ የሙያ አጋሮች፣ ወዳጆች እንዲሁም በርካታ አድናቂዎቹ ተገኝተው የመጨረሻ ሽኝት አድርገውለታል። በጽኑ ህመም ሲረዳ ቆይቶ ከትናንት በስቲያ በተሰማ አሳዛኝ ዜና ከዚህ ዓለም በሞት የተለየው ድምፃዊ ግርማ ነጋሽ በትውልዶች ልብ ውስጥ የሚኖሩ በርካታ የፍቅርና የትዝታ ስራዎችን አበርክቶ አልፏል። ወደ ውጭ መረጃዎች ስናልፍ የስፔን ጠቅላይ ሚኒስትር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲሻሻል ጥሪ አቀረቡ። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረገውት ንግግር ዓለምን ወደ ጨለማው ዘመን ለመመለስ በሚንቀሳቀሱ ኃይሎች ምክንያት ሰላም፣ ዘላቂነትና እኩል እድሎች አደጋ ላይ መውደቃቸውን ገልጸዋል። ሁሉም የዓለም ክፍሎች ተመጣጣኝና ፍትሐዊ ውክልና እንዲኖራቸው የጸጥታው ምክር ቤት ማሻሻያ እንዲደረግበትና የቋሚ አባላቱ የቬቶ የድምፅ ውድቅ የማድረግ መብት እንዲሰረዝ ጥሪ አቅርበዋል። የዓለም ክፍሎች ሁሉ ፍትሐዊ ውክልና እንዲኖራቸውና የቋሚ አባላቱን የቬቶ መብት ማስወገድ እንድንችል የጸጥታውን ምክር ቤት ማሻሻል አለብን ብለዋል ሳንቼዝ። አክለውም በተባበሩት መንግስታት ድርጅት ቻርተር ላይ እንደተደነገገው ማንኛውም ሀገር ምንም ያህል ሀያል ቢሆንም በራሱ ጉዳይ ላይ ዳኛ ሊሆን አይገባም ሲሉ ገልጸዋል። እነሱን ስማቸውን መጥራት አያስፈልገኝም፣ ማን እንደሆኑና የአሰራር ዘይቤያቸው ምን እንደሆነ ሁላችንም እናውቃለን ሲሉም ተደምጠዋል። በተጨማሪም ሳንቼዝ ሀገራቸው ለግጭቶች ምላሽ ለመስጠት የወሰደቻቸውን እርምጃዎች ያብራሩ ሲሆን ማድሪድ የተባበሩት መንግስታት ድርጅት ቻርተር የሚጻረሩ ድርጊቶችን ለመቃወም ይቻላል የተባለውን ሁሉ ማድረጓን አስረድተዋል። ለዚህም በሩሲያ ላይ የጣሉትን ማዕቀቦች እንዲሁም በእስራኤል መንግስት ላይ ጣለውን የጦር መሳሪያ እገዳ በምሳሌነት ጠቅሰዋል። ዘገባው የባልደረባችን ሰላማዊ ነጋሲ ነው። ኢራን በኃይል አንገዛም ስትል ለድርድሩ በሮን ክፍት ማድረጓን አስታወቀች። የኢራን ፕሬዚዳንት ማሱድ ፔዚሽኪያን በተባበሩት መንግስታት ጠቅላላ ጉባኤ ባደረጉት ንግግር ኢራን በማስፈራራትና በኃይል ጫና የምትመራ ሀገር እንዳልሆነች አስታውቀው አሜሪካ የሰነዘረችውን የማጥፋት ማስፈራሪያ ተቃውመዋል። አክለውም ቴህራን የኃይል ቋንቋ እንደማትቀበል ገልጸዋል። በተመሳሳይ ግን ኢራን የጦርነቱን መቋጫ ለማምጣት ለውይይትና ለዲፕሎማሲ በሮን ክፍት ማድረጓን አስታውቃለች። በአሜሪካ በኩል የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ከኢራን ጋር የጦርነቱን መቋጫ የሚያመጣ ስምምነት ላይ ለመድረስ ረዥም የድርድር ሂደት እንደሚጠበቅ ገልጸዋል። ሆኖም ዋሽንግተን የዲፕሎማሲ አማራጭን ብቻ ሳይሆን የጦር አማራጯንም እንደምትጠብቅ አስጠንቀዋል። ይህም ሁለቱ ወገኖች ለውይይት ፈቃደኛ ቢሆኑም በመካከላቸው ያለው አለመተማመን እንደቀጠለ ያሳያል። በጦርነቱ ተጽዕኖ የአሜሪካ ወታደሮችም ከባድ ጫና እየተጋፈጡ መሆኑ ተገልጿል። በሌላ በኩል የኢራን የደህንነት ኃላፊ ሙሐሰን ራዚያ የአሜሪካን የአየር መንገድ ማዕቀብ የሚተገብሩ አገሮችን አስጠንቀዋል። እነዚህ አገሮች በኢራን ላይ ጣለውን ማዕቀብ ካስፈጸሙ የአየር ማረፊያዎቻቸው መስተጓጎል ሊያጋጥማቸው እንደሚችል ነው የተናገሩት። በዚህ መልኩ የኢራንና የአሜሪካ ግጭት ከጦር ሜዳ አልፎ ወደ አየር መጓጓዣና ዓለም አቀፍ ግንኙነት እየተስፋፋ መሆኑ ተመልክቷል። ቴህራን በአንድ በኩል ለአሜሪካ ጫና እንደማትሸነፍ እያሳየች፣ በሌላ በኩል ግን የጦርነቱን መቋጫ ለማምጣት የድርድር በርን ክፍት አድርጋለች። ዋሽንግተንም ድርድርን ብትጠብቅም የጦር አማራጭን እንደማትተው አስታውቃለች። ይህም ቀጣዮቹ ዲፕሎማሲ ውይይቶች የግጭቱን አቅጣጫ ለመወሰን ወሳኝ እንደሚሆኑ እንደሚያመላክት አልጀዚራ አስነብበዋል። ባልደረባችን በዛይት አድራጊ ነው መረጃውን ያደረሰችን። ክቡራትና ክቡራን ቀጥለናል። አሁን ወደ አንድ በስፋት ወደምንመለከተው ጉዳይ እናልፋለን። የዚህ ጥንቅር የክብር አጋር የሆነው ደግሞ ሲንቄ ባንክ ነው። ሁሉንም አቀፍ ለሁሉም ተደራሽ መሆንና የብዙሃንን ህይወት ወደ ተሻለ ደረጃ ማሸጋገር ጽኑ ራዕይ አድርጎ የሚሰራው ሲንቄ ባንክ አገልግሎቱን ይበልጥ በማዘመንና አቅሙን በላቀ ደረጃ በማገልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርበዋል። ሲንቄ ባንክ የዕለት ተዕለት ግብይት ክፍያችሁን በምቾት ከማከናወንና ገንዘብን ከማስተላለፍ በዘለት ጥቃቅንና መለስተኛ ፋይናንስ ፍላጎቶች ማሟላት የሚያስችለው ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ እያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገትና ታማኝነቱ ከሚታወቀው ሲንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጦን የነገ ስኬት ዋስትናችሁን ጨብጡ ይላል ሲንቄ ባንክ። በአንድነት ወደ ስኬት እያለ ቀጣዩ የባልደረባችን ኪያ ጸሐዬን ጥንቅር አድምጡልኝ እያላችሁ ይገኛል። ባልደረባችን ኪያ ጸሐዬ መስቀልን በተመለከተ የመስቀል በዓልን በተመለከተ እያዘጋጀው ጥንቅር ነው የምንከታተለው። እንግዲህ ዛሬ የደመራ ዋዜማ ላይ እንገኛለን። እንኳን አደረሳችሁ። ሚኪያ ጸሐይ ይቀጥላል። ጥንቅሩ ተከታትለን እንመለሳለን። አብራችሁን ቆዩ።
1: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመተያየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን የወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ ስን

0: የመስቀል ደመራ በዓል በኢትዮጵያ የክርስትና እምነት ተከታዮች ዘንድ ንግስት ሌኒ ግማደ መስቀሉን ከማግኔቷ ጋር በማያያዝ የሚከበር በዓል ነው። በየዓመቱ መስከረም 16 እና 17 ቀን የሚከበረው የደመራና የመስቀል በዓል ከሃይማኖታዊ አስተምሮውን ባለፈ ባህላዊ ትውፊቱ የጎላ በመሆኑ በአብዛኛው ኢትዮጵያውያን ዘንድ በከፍተኛ ጉጉት ይናፈቃል። ደመራና መስቀል የአንድነት፣ የፍቅር፣ የይቅርታ፣ የአብሮነት፣ የምስጋናና የተስፋ እሴቶች የሚገለጹበት ባህላዊና ሃይማኖታዊ ክብረ በዓልም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ካቶሊክ ቤተክርስቲያን ለመስቀል ችቦ እያበሩ በዓሉን በእልልታና በስብሐተ እግዚአብሔር በማክበርም ያሳልፉታል። እኛም የበዓሉን ሃይማኖታዊ መሰረት ለማወቅ በቀራንዮ መድኃኔዓለም ቤተክርስቲያን ሊቀ ትጉሃን ካሳሁን ገመቹን ስለ በዓሉ ጠየቅን።
1: በምን ነው መስከረም 17ን በዓል እናከብራለን? ለምንድን ነው መስከረም 17 የምናከብረው? መጋቢት 10 ለምን አናከብርም ቢሉ ሊቃውንት አባቶቻችን እንዳስቀምጡልን መጋቢት 10 ቀን የአብይ ጾም በመሆኑ በአብይ ጾም ደግሞ ተርላ ደስታ ማድረግ ስለማይገባ እንደዚሁ መስቀሉ በተቆፈረበት ቀን ብናከብረው መልካም ነው በማለት አባቶቻችን በዚህ ቀን ያከብሩታል ማለት ነው። ስለዚህ ቅዳሴ ቤቱም ጭምር ሆኖ ይከበራል ማለት ነው በዚህ ዕለት እና ሊቃውንቱም ደመራ ደምረው ደመራም የራሱ የሆነ ስርዓት ባለው መልኩ ነው የሚሰራው። በአራት ቦታ አድርገው ዋና ዋናውን ግንድ ያስቀምጡታል። አራቱንም ግንድ ማስቀመጣቸው ያላቱ ወንጌላውያን ምሳሌ ነው። በውስጡ ያሉት ደግሞ ቅጠሎች በወንጌል አማካኝነት ብዙ ምዕመናን በወንጌል አገልግሎት ተስቦ እንደሚመጡ የሚገልጽ ነው። ከነዛ መካከል ደግሞ ከደመራው መካከል አንዱ ወጥቶ እናገኘዋለን። አንዱ ወጥቶ ማግኘታችን ደግሞ የዚህ ዓመት ተረካቢ ወንጌላዊ ለምሳሌ ይህ ዘመነ ማቴዎስ ነው። ከፊት ወጥቶ የምናገኘው መስቀሉ ላይ የምናገኘው ምሰሶ የማቴዎስ ምሳሌ፣ ሌሎቹ ደግሞ የአራቱ ወንጌላውያን ምሳሌ ሆናል ማለት ነው።
0: የመስቀል በዓል ከሌሎች በዓላት ለየት የሚያደርገው ሰዎች በተለያዩ ንድፎች ያማሩ ባህላዊ ልብሶቻቸውን በመልበስና በጋራ ደመራ በመደመር የሚያከብሩት በዓል በመሆኑም ነው። ይህ የጋራ ክንውን ማህበራዊ ትስስርን በማጠናከር ረገድ ጉልህ ሚናም አለው። ጎረቤታሞች፣ የሰፈር ወጣቶችና አዛውንቶች የኑሮ ደረጃና የእድሜ ልዩነት ሳይገድባቸው የደመራውን እንጨት በጋራ ሲያቆሙ አብሮነትና መተባበርን በተግባር ያሳያሉ። በእሳቱ ዙሪያ የሚደረገው ጭፈራ፣ የሚዘመረው ዝማሬና በጋራ የሚቆረሰው ማዕድም የሰዎችን ማህበራዊ ግንኙነት ይበልጥ ያቀራርባል።
2: ውይ የመስቀል በጣም ብዙ ትዝታ ነው ያለኝ። ከጓደኞቻችን ጋር ተሰባስበን ከሰፈር ልጆች ጋር ሆነን ደመራ እንሰራና ደመራችንን እንለኩሳለን፣ ምግብ አንድ ላይ እንበላለን። ዋና የመሰባሰቢያ በዓላችን ከጓደኞቻችን ጋር ከድግስ ባሻገር የመስቀል በዓል ነው እና ከእነሱ ጋር ያለው ጨዋታ ድባቡ በጣም ጥሩ ጥሩ ትውስታ ነው ያለኝ። እንዲሁም ከቤተሰቦቻችን ጋር ከእነሱ ጋር አብረተን ከመጣን በኋላ ደግሞ ከቤተሰቦቻችን ጋር አንድ ላይ አብረን እናበራለን፣ ቤተክርስቲያን እንሄዳለን። ብዙ ብዙ ትዝታ አለው እና
3: የመስቀል በዓል ሲባል ሁሌ የሚመጣብኝ የልጅነት ትዝታዬ ነው። በተለይ በደመራው ዙሪያ ደመራው በማዘጋጀት ዙሪያ የነበሩት ነገሮች ያኔ እንዳሁኑ ከተለያየ ቦታ ችቦዎችን ገዝተ ምናምን አልነበረም። እኛ በተለይ ወንዶቹ ከተለያየ ቦታ ከፍ ከፍ ያሉት እንጨቶችን በማዘጋጀት ችቦ በመስራት፣ ሴቶች ደግሞ አደይ አበባዎችን በመልቀም በማምጣት አድርቀው እንዲሁም ደግሞ በርጥቡ ለችቦ መስሪያነት ሲያውሉት ከዛ በኋላ ሰው የሰፈሩ ሰው ተሰብስቦ እንዳለ በማታ ተሰብስቦ ችቦ ሲበራ ያለው ሳቅ፣ ጨዋታ፣ በቃ በጣም ደስ የሚል ጊዜ ነበረ የምናሳልፍ የነበረው። ጥሩ ትዝታ አለኝ ለመስቀል በዓል በተለይ ደመራው ጋር ተያይዞ ያሉት እንትኖች ድባቡ በጣም ደስ ይላል።
4: እንደሚታወቀው ያው አዲስ አበባ ስትኖር በተለይ ደግሞ ለመስቀል አደባባይ ቅርብ ስትሆን ያው መስቀል አደባባይ ሄደህ ነው የምታከብረው እና ከጓደኞቻችን ጋር እንዲተሰባስበን ሄደን በእግራችን እየጨፈረን የምናከብረው በጣም ደስ ይለኛል። ያ ብቻ አይደለም፣ እዛ ቆይተን ከተመለስን በኋላ ደግሞ ሰፈር ለምሳሌ በየቤታችን ወይም ደግሞ ሰፈር ደግሞ እንደዚህ ሰብሰብ ብለን ችቦ ለኩሰን የምናከብረው ለየት ያለ ድባብ በጣም ደስ ይለኛል። ለምሳሌ ልክ ልጆቹንን እዩሃ መስቀል አበራ እያልን እንዘምራለን፣ እንጫወታለን እስከ ማታ ድረስ እና ያ ትውስታ አለኝ።

0: የመስቀል በዓል በሁሉም አካባቢዎች የሚከበር ቢሆንም በደቡብ የሀገራችን ክፍል በተለየ ድምቀትና ባህላዊ ሁነት ይከበራል። በደቡብ የመስቀል በዓል ከሃይማኖታዊ ገጽታው በተጨማሪ በተለያዩ ባህላዊና ማህበራዊ እሴቶች ታጅቦም ይከበራል። የመስቀል በዓል በቤተ ጉራጌ ከወትሮ የተለየ ቦታም አለው። በስራ ምክንያት ተለያይተው የቆዩ ቤተሰቦች የሚገናኙበት ብቻ ሳይሆን በጋራ እየበሉና እየጠጡ የሚያከብሩበት በዓልም ነው።
1: አገር ቤት ለሚሄድ ሰው ለመስቀል ለዓመት በዓል ብሎ ቁም ይጥለው ቁብ አለ። በቃ ለዚህ ወጪ ብቻ 30 ሺህ ብር 20 ሺህ ብሩን ያቁብ ጥላለ። ቀሪውን ያ ካልበሰ ተቀረ ያው ለቤት ሰለር ትሰጣለ። ቀሪውን ያው አንተም ትጓጓዝበታለ ማለት ነው። ያው ከዚህ በፊት የነበረው ነገር ያው አገር ቤት ስንሄድ እዚህ አዲስ አበባ ከተማ ላይ ያለው ነገር የሚቀር ነገር ምንም ነገር የለም። በቃ ምን ማይቀር የሚቀር ነገር ምን ጨው፣ በርበሬ፣ በቃ ቂቤ ሁሉ ነገር ይዘን እንሄዳለን። ያለው ነገር በቃ አልባሳ ለወንድም ለእህቶች፣ ደብተር፣ እርሳስ፣ እስክሪፕቶ የሚያስፈልገን ሁሉ ነገር ይዘን እንሄዳለን። እናት አባታችንም ያው በአመት አንዴም ስለምናነሳቸው ይዘን እንሄዳለን። እነሱ
2: ያገኘውን አቅም የቻለ ነገር ይዘን ምንም የተለያዩ ነገሮች በአንዳንዶቹ ባደርሳቸው የተለያዩ ነገር ይዘህ ትሄዳለህ። እዛ ጋር ከቤተሰብ ስትሆን ብዙ ነገር ይናፍቃል። ስለ ጓደኞች ቤተሰብ አሉ፣ ጎረቤቶቹ፣ አካባቢ ነዋሪዎቹ ይናፍቃሉ።
1: መስቀል አንድ ወር ሲቀር እንጨት ይፈለጣል። እናቶቻችን ያው ለቆጮ የሚሆን ነገር እንሰት ይፋቃል፣ ቆጮን ይቆርጣሉ። ያን በቃ ወር በሙሉ ይናገዳል ማለት ነው።

0: የከተማ ልጆች ሲመጡ ጊዜ እናትና አባት ወጥቶ ይጠብቃል። ልጄ መጣ ብሎ የሚል ነገር ማለት ያው አንድ ሰዓት እናቴ ወጥታ የምታናግረኝ ነገር፣ ወጥቶ የሚስሙኝ ነገር በዛን ሰዓት በጣም ይናፍቀኛል። እኔ
1: ቤተሰብን አብሮ መዋል፣ ባህልን አዳብሮ የባህልን ሁኔታዎች መጫወት፣ ከቤተሰብ ጋር አብሮ ባህልን ማክበር በጣም ደስ የሚል
2: እንደ ጉራጌ ባህል ደግሞ ልጆቻችን የተለያየ ቦታ ነው ያሉት። የሚመጡበት ቀን ነው በዓሉ።
3: ቅቤ አንጥሮ ለክትፎ የሚሆን ቅቤ፣ ሚጥሚጣ ይወቀጣል በተለያዩ።
4: አሁን የጉራጌ ክትፎ በጣም የተለየ ጣዕም ከሚፈጥሩላቸው ነገሮች አንዱ ሚጥሚጣ።
5: በ15ኛው ቀን ዋናው የእርድ በዓል ነው። በእርድ በዓሉ ላይ ሁሉም ቤተሰብ ተሰባስቦ ሰንጋ ተጥሎ ጎረቤታሞች በየተራ እየዞሩ የእርድ ስርዓት ፈጽመው ከእርድ ስርዓቱ በኋላ የሰንጋው ብልት ወጥቶ ከብልቱ የተገኙ ስጋ ጨፍየ የሚል ባህላዊ ምግብ ስርዓት አለ።
6: ሄደ ደግሞ ጥሩ ነገር ስለምን ምርቃት ይዘ ከቤተሰብ ያለ ነገር ሁሉም ነገር ምርቃት ተቀብለ ትመጣለ። ከዛ ሌላ ምንም የምትመጣ ነገር የለም።
7: በቤተ ጉራጌ የመስቀልን በዓል ሰዎች ብቻ ሳይሆኑ እንስሳትም ጭምር ያከብሩታል። ለወትሮ ወደ ግጦሽ ሜዳ ወጥተው የዕለት ጉርሳቸውን ያገኙ የነበሩ የቀንድም ሆኑ የጋማ ከብቶች ታጭዶ በተዘጋጀላቸው መኖ ከቤት ሳይወጡ በዓሉን እንዲያሳልፉትም ይደረጋል።

የመስቀል በዓል አከባበር የበርካታ የውጭ ሀገር ቱሪስቶችን ቀልብ ሳበና የደመራ በዓል በሚከበርበት ወቅት በርካታ ቱሪስቶች ወደ ሀገራችን የሚመጡበትም ነው። ለዚህም ትልቁ ማሳያ የመስቀል ደመራ በዓል በ2006 ዓ.ም በዩኔስኮ በዓለም ቅርስነት መመዝገቡ ሲሆን በዓሉ ከሀገራችን አልፎ በሌሎች ዘንድም ልዩ ስፍራ እንዲሰጠው ምክንያትም ሆኗል።

ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖ የጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም

ዘንድሮ ለመስቀል ሀገር ቤት ባለመሄዶ በፍጹም አይቆጩም። ለምን ካሉ መስቀልን በስመጥሩ መስቀል ክትፎ ቤት ለናከብር ነው። እንኳን አደረሳችሁ። በመስቀል ክትፎ ቤት ሀገር ቤት ዘንድሮ እዚህ ይመጣል። ቱባ የባህላዊ አከባበር ወግና ሴቱን ተከትለን ክትፎና ልዩ ልዩ ምግቦቹን እየተመገብን ባህላዊ መጠጦቹን እየተጎነጨን በሙዚቃ ዘና ፈታ እያልን አሸብርቀን ደምቀን መስቀልን በመስቀል ክትፎ ቤት እናከብረዋለን። ለዚህም በዓል ሲባል በቄራ ጎፋ ካምፕና በኢምፔሪያል አልፎዝ ፕላዛ ፊት ለፊት ባሉት ሁለት ቅርንጫፎቹ ዝግጅቱ ተጧጡፏል። ከሚወዱት ጋር መስቀልን በመስቀል ክትፎ ቤት ለማክበር ኮዱ ቀጠሮ የያዙ። ለበለጠ መረጃና ቦታ ለማስያዝ በ0911 52 68 62 በ0911 52 68 63 ይደውሉ። መስቀልን በመስቀል ክትፎ ቤት በፍጹም እንዳይቀሩ።

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።

0: እርምጃ ቀዳሚ መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት ማርኬቲንግ ማኔጅመንት አርክቴክቸር ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓመተ ምህረት የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ ማርኬቲንግ ኤንድ ሴልስ ማኔጅመንት ሃርድዌር ኤንድ network service web development and database administration የትምርትና ስልጠና ለመስጠት በተደራጀ መልኩ ተሰናርቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምርት ሚኒስቴር ያወጣውን የመቅረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974 176600 እንዲሁም ደግሞ 0974 176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ተማር ልጄ
1: በእለት ተእለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ። ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛው ልጅ ማስፈልጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወላጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
2: አበባዎቹ ወደ ንቦቹ ቀርበዋል። ማሩ ደግሞ ወደ እናንተ ተጠግቷል። የነብ ኢንተርናሽናል ባንክ ሂሳብን ለመክፈት ወደ ቅርንጫፎቻችን መምጣት ሳይጠበቅብዎት ባሉበት ቦታ ሆነው የእጅ ስልክዎንና የፋይዳ መታወቂያዎን ብቻ በመጠቀም ሂሳቦን በቅጽበት ከፍተው ገንዘቦን በቀላሉ ማንቀሳቀስ ይችላሉ። ቆይ ግን አሁን እኔን እየሰሙ የስልክዎን ፓስወርድ ከፍተው የንብ ተራ ኦንላይን መተግበሪያን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የፋይዳ መታወቂያ ቁጥሮን ተጠቅመው ያገልግሎታችን ተጠቃሚ ለምን አይሆንም? እስከ መቼ አለብሽ? እስኪ ኑርብን። ለአዲስ የንብ ተራ ተመዝጋቢዎች ደግሞ የደብተር ማሟሟቂያ በ100 ብር ፈገግታን የምንቀበልዎት። ዝምን ብለን ለምቾቱ ያለን ትጋት እንደ ሰላ ይቀጥላል። ንብ ኢንተርናሽናል ባንክ ይሰራዋል ከልብ እንደ ነው።
3: እንኳን ለ2019 አዲስ ዓመት በሰላም በጤና ደረሳችሁ። የሃርል ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም ቤትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 ዓመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የአዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት ያሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ስቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ፒዛታ ሆስፒታል ፊት ለፊት ለበለጠ መረጃ 0911558013 አሊያም በ0111558012 የሃሪ ለስቴት ሐላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።

0: ጠንቋይ ነኝ በማለት ጠንቋይ ነኝ ባለሰው ምክር ተሳስቶ የአምስት ዓመት ህፃን ልጅን ወንዝ ውስጥ በመክተት ህይወቱ እንዲያልፍ ያደረገው ግለሰብ በጽኑ እስራት ተቀጣ። ድርጊቱን የፈጸመው የቦረና ዞን ተልተሌ ወረዳ ኤልኮሌ ቀበሌ ነዋሪ የሆነው ገዮ ገልማ ገንድ የተባለ የ30ዎቹ አጋማሽ ወጣት ሲሆን አዋቂ ወይም ጠንቋይ ነኝ ባለሰው ምክር ተነሳስቶ የአምስት ዓመት ህፃንን በመግደሉ በጽኑ እስራት መቅጣቱን የቦረና ዞን ፖሊስ አስታውቋል። ጉዩ ከልጅነቱ እስከ ጉልምስናው ጠንክሮ ቢሰራም የሚፈልገው ደረጃ ላይ ባለመድረሱና ከእርሱ በኋላ የተነሱት በሀብት በመቅደማቸው የተነሳ በተሰማው ከፍተኛ የመማረር ስሜት አቋራጭ መንገድ ፍለጋ ወደ አንድ አዋቂ ዘንድ ያቀናል። አዋቂ ነኝ ባዩም የሰራኸው ሁሉ የተባረከ እንዳይሆን መድኃኒት ተሰርቶብሃል፣ ይህንን ለማክሸፍ የአምስት ዓመት ወንድ ልጆችን የምሰጥህን ውሃ ማጠጣት አለብህ የሚል አደገኛ ምክር ይሰጠዋል። ምክር የተሰጠው ገዮም ሐምሌ 11 ቀን 2018 ዓ.ም ከምሽቱ 5 ሰዓት ተኩል ላይ ጌሜቹ ዲዳ የተባለ የአምስት ዓመት ህፃን የተሰጠውን ውሃ እንዲጠጣ ቢያስገድደውም ህፃኑ በመቃወሙ በንዴት አንገቱን አንቆ ኤላ ወደሚባል ወራጅ ወንዝ ውስጥ በመወርወር ህይወቱ እንዲያልፍ ያደርገዋል። የቦረና ዞን ዋና ፖሊስ መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ዲባ ቦሩ እንደገለጸውት ከሁለተኛው ህፃን በተገኘ ጥቆማ መሰረት ፖሊስ ወዲያውኑ ተንቀሳቅሶ ተጠርጣሪውን በቁጥጥር ስር ያዋለው ሲሆን ምርመራውን አጠናቀው ድርጊቱ መፈጸሙን ያረጋግጣል። ጉዳዩን መርምሮ የተመለከተው የቦረና ዞን ከፍተኛ ፍርድ ቤትም ጳጉሜ 4 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጉዩ ገልማ ገንዲ በአጉል እምነት ተነሳስቶ በህፃኑ ላይ የፈጸመው ድርጊት ከባድና ጨካኝ በመሆኑ በ16 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ዘገባው የባልደረባችን ትዕግስት ላቀው ነው። በዚሁ የምናቀነው ክብራትና ክቡራን ወደ ችሎት ዘገባችን ይሆናል። የችሎት ዘገባውን የምታቀርብልን ባልደረባችን ሳምራዊ ስዩም ናት።
1: በየመንገዱ በመኖሪያ ቤቶች በድርጅቶችና በንግድ ቦታዎች ላይ አይነትና ሁኔታውን እየቀያየረ የሚፈጸም ነው ስርቆት። በተደጋጋሚ በተለያዩ የወንጀል ሪፖርቶች ላይ የሚታየው ስርቆት ታዲያ ሰዓት ሳይመርጥ ቦታ ሳይገድበው የሚፈጸም ስለመሆኑ ግልጽ ማስረጃዎችም አመላካች ናቸው። ሰዎች የተሻለ ስለንብረታቸው ስጋት የማይገባም ቦታ ነው ብለው የሚያስቡት መኖሪያ ቤታቸውን ቢሆንም በቤታቸው ስላለው ንብረት ውስጥ አዋቂ የሆኑ አሳቻ ሰዓትና ቦታን ጠብቀው የሚመጡ ዘራፊዎች ግን በመኖሪያ ቤቶች ውስጥም ከፍ ያለ ዋጋ የሚያወጡ ንብረቶችን ሲሰርቁ ይስተዋላል። በካፋ ዞን ጠሎ ወረዳ ተብሎ በሚጠራው አካባቢ የተፈጸመው የወንጀል ድርጊትም ይህን መሰል ነው። ተከሳሽ አሰፋ ኃይሌ የተባለ ሲሆን ይህ ሰው ገቢ ማግኛውን መተዳደሪያውን ስርቆት አድርጎ አሳቻ ሁኔታዎችን እየተከታተለ ቤት ለቤት ዘረፋን የሚፈጽም ነው። ታዲያ እንደተለመደ ሁሉ

0: ከቻይና የኤአይ የውጪ ንግድ እድገት ከፍተኛ ትርፍ ከሚያበስሩት መካከል የኦፕቲካል እቃዎች አምራቾቹ ዞንግጂ ኢኖላይት እና ኢኦፕቶሊንክ ቴክኖሎጂ ይገኙበታል። ሁለቱም ኩባንያዎች ከ90% በላይ ገበያቸውን የሚያገኙት ከውጭ ሀገር ገበያ ነው። የሁለቱም ኩባንያዎች ዋጋ በዘመኑ በ50% ገደማ ማድጓል። ለዚህ እድገት መፋጠን እንደ ምክንያት የሚጠቀሰው በዓለም አቀፍ ደረጃ ለኤአይ የሚወጣው ወጪ ከፍተኛ ተስፋ ያለው መሆኑ ነው። የኒቪዲያ ዋና ስራ አስፈጻሚ ጄንሰን ሆአንግ በቅርቡ እንደተናገሩት ከሆነም ኩባንያቸው በሚመጣው ዓመት እጥፍ ያህል ቺፖችን ይሸጣል ተብሎ እንደሚጠበቅ ገልጿል። በሌላ በኩል ደግሞ የሜታ አዲሱ የኤአይ ኤጀንት ያሳየው የመጀመሪያ ደረጃ ስኬት ለሴሚኮንዳክተሮችና ለኮምፒውቲንግ አቅም ያለው ፍላጎት ጠንካራ ሆኖ እንደሚቀጥል ተጨማሪ ማረጋገጫም ሆኗል። ብዙ እየበለጸጉ ያሉ ሀገራት ፈንዶች አሁንም ቢሆን ለሀገር ውስጥ የቻይና የኤአይ ንግድ ያላቸው ዝቅተኛ ተሳትፎ የቀጠለ ሲሆን፣ ይልቁንም ከአሜሪካ የኤአይ ካፒታል ወጪዎች ጋር የተያዙ የወጪ ንግድ ኩባንያዎችን መምረጣቸውን የባንክ ኦፍ አሜሪካ ስትራቴጂስቶች ባለፈው ሳምንት ባወጡት ማስታወሻም ገልጿል። በሀገር ውስጥ ትኩረት ባላቸው የቻይና የኤአይ ኩባንያዎች ላይ የሚደረገው ኢንቨስትመንት ወይም ሀገር በቀልን የማስፋፋት ንግድ በቅርብ ዓመታት ውስጥ ተስፋው እየደበዘዘ መጥቷል። ይህም የሆነው ዘርፉ እንደ ኤሌክትሪክ መኪኖችና የምግብ ማድረስ አገልግሎቶች ሁሉ በሀገር ውስጥ በሚደረግ አስከፊ የዋጋና የገበያ ፉክክር ሰለባ በመሆኑ ነው። ኩባንያዎች የገበያ ድርሻቸውን ለማስፋት ሲሉ ዘላቂ የትርፍ መርህን መሰረት ሳያደርጉ የኤአይ ሞዴሎችንና አፕሊኬሽኖችን ጨምሮ አዳዲስ ምርቶችን በርካሽ ዋጋ ወደ ገበያ ለማቅረብ ተሽቀዳድመዋል።
1: ሄሎ ጓደኛዬ፣ ያበደርሽኝን ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
2: ፋይዳ አለኝ። አዎ ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
3: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከእኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆነው በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችሎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክሎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንቶን ካሉበት ሆነው ይክፈቱ።
4: ወንድም አካውንት አለ?
3: ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
5: ሰላማዊ ነጋሲ ለዝርዝር የቢዝነስ መረጃ እጅግ አድርጌ አመሰግናለሁ። ክብራትና ክብራን፣ የዕለቱን የብስራት ቢዝነስ የመረጃ ሰዓት ያስደመጠን የማለዳው አጋራችን ሁልጊዜም አንድ እርምጃ ቀዳሚ የሆነው ዳሽን ባንክ ነበረ። ሰበር ዜና ከዳሽን ሱፐር አፕ። በአዲሱ ዓመት ዳሽን ባንክ እስከ ዛሬ ተሰምቶ የማይታወቅ አዲስ ዜናን ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም። እርስዎ ዳሽን ባንክን ምርጫው ካደረጉ በስልክዎ በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን ብር፣ በአንድ ጊዜ ደግሞ እስከ 10 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ፣ ህይወቶን ቀላልና ዘመናዊ ያድርጉ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪም የ10% ጉርሻ ያበረክትልዎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ነው። የብስራት ቢዝነስ የመረጃ ሰዓቱን እየመራሁ ቤዛቤት አራጊ አብረች ቆየሁኝ። ከኛ በኋላ የብስራት ኤፍኤም 101.1 ፕሮግራሞች ይቀጥላሉ። ማልዳችን አለቀ። በሰላም ዋሉ።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብረው ይቆዩ ካብረው እንደናሽን ባንክ ስፈሩ መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ
1: ብስራት የኢትዮጵያውያን ኩራት

0: የቡና ኢንሹራንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል። በዓሉ የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን ባስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳመስ ተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎች አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቱና ለንብረቱ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገልጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንና ድረገጾቻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር። መልካም በዓል።
1: የተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
2: እንግባይልኝማ
3: አብየጋሺ
2: ተጠንቅቀህ ንዳ
3: ነፍስ እንዳታጠፋ
2: አካል እንዳትጎዳ
3: አጣውም ብዙ ነው
2: አንተም ሳታስበው ትገባለህ።
3: አውነት ነው።

0: መንገድ ስታቋርጭ ጠንቀቅ በይ በሞቴ ፍቅርዬ ህይወቴ መንገድ ስታቋርጭ ጠንቀቅ
1: አውቶ ሴፍቲ
2: አብይ ጋሽ ተጠንቅቀን እንዳ

0: እንዴት አረፈዳችሁልን የተከበራችሁ አድማጮቻችን። አውቶቡስ ሴፍቲ ይጀመራል። ተወዳጁ ብስራት ኤፍኤም 101.1 ላይ ኢንስፔክተር ናሹ ስቱዲዮ ገብተናል። ህዊ ቴክኒኩ ላይ ያለች አንድ ሰዓት ተኩል አካባቢ ይኖረናል። ዛሬ አርብ ነው። የእናንተን ሀሳቦች፣ አስተያየቶች፣ ጥቆማዎች፣ መልእክቶች፣ ጥያቄዎች እንቀበላለን። በስልኮቻችን ልትደውሉልን ትችላላችሁ። 0966 84 54 34 እንዲሁም 0912 6148 17 ላይ ሀሳቦቻችሁን የምንቀበል ይሆናል። ከዛ ባሻገር በቴሌግራም ቻናላችን፣ በዩቲዩብ ቻናላችን አውቶ ሴፍቲ በአማርኛ በእንግሊዝኛ ግቡና ተከታተሉን። ሀሳባችሁንም ኮመንት ሴክሽኑ ላይ አስፍሩልን። ከዛ ባሻገር በቴክስት የምትልኩልን ደግሞ በአውቶ ሴፍቲ አፕሊኬሽን ሀሳብ መስጫ ሳጥን ላይ ማስፈር ትችላላችሁ። በቀጥታ ወደ እኛ ስልክ ይመጣል። ስለዚህ አፑን ያላወረዳችሁ አውርዱትና ክሮም ላይ ገብታችሁ ኢትዮ አውቶ ሴፍቲ ስትሉት ያመጣላችኋል። ቅደም ተከተሉን ተከትላችሁ ኢትዮ አውቶ ሴፍቲን ዳውንሎድ አድርጉት፣ አውርዱት። ሀሳብ መስጫ ሴክሽኑ ላይ ሀሳብ መስጫ ቦክሱ ላይ ሀሳባችሁን አስፍሩልን።
1: ልክ በነገራችን ላይ ሀሳቡ ልክ ሲመጣ ቅድሚያኛ ጋር ስለሚመጣ ወደብ ስለሚመጣ ምናልባትም አስቀድመን
0: ምናልባትም አይደለም ቅድሚያ እንሰጣለን። እሱ ጥያቄ ኮከብ አድርጎ ስለሆነ የሚመጣው በተለየ መንገድ ነው የሚመጣው። በነገራችን ላይ እንደው በጣም አየር ላይ መወራት ያለበት አንገብጋቢ ጉዳይ ሲሆንም ባካችሁ ደውሉልን ብላችሁ ራሱ በእሱ ቴክስት የምታደርጉ ከሆነ መልሰን እኛ
1: እንደውላለን።
0: እሱ አንድ ቤኔፊቱ ነው እንግዲህ አፕሊኬሽኑን የመጠቀም አንድ ጥቅማ ጥቅም ነው።
1: ማሚ ሽሮ ሜዳው ባክ ባክ ባክ ብሎ ነው እንኳን አደረሳችሁ ለህዊም፣ ህዊንም ነው ያስታወሰ ህዊን አሹን እኔንም ለመስቀል እንኳን አደረሳችሁ። ያው መንገድ እየሄደን ነው እየተጓዝን ነው፣ ስለዚህ ሬዲዮ ከፍተን እየሄድን ነው እና ዊንም ቴክኒሻኗን እናንተን ሁላችሁን ተቀበይ እንጂ እንኳን አደረሳችሁ ብለዋል። ሌላው የዚህ የቡታጀራ መንገድ በጣም ተበላሽቷል እና አሽከርካሪዎችም አሁን ተጠንቀቁ፣ የኢትዮጵያ መንገዶች ባለስልጣን ደግሞ ጥገናውን እንዳትረሱ የሚል መልእክት አስተላልፈዋል። እናመሰግናለን ማሚ የሽሮ ሜዳው።
0: መልካም። አስቀድመን ግን የአጋሮቻችንን መልእክቶች ሰምተን መመለስ ይኖርብናል። የኦሮሚያ ህብረት ስራ ባንክ የዚህ ፕሮግራም የክብር ስፖንሰር የሁልጊዜ አጋራችን ነው። ከውጭ ገንዘብ ማስላክ ከፈለጋችሁ ለበዓሉ ከውጭ ገንዘብ የምታስልኩ ከሆነ ኮፕ ሪሚትን ወዳጃችሁ አድርጉ እያለን ነው። ውጭ ሀገር ላለ ገንዘብ ለሚልክላችሁ ወዳጅ ዘመድ በኮፕ ሪሚት ላክልኝ፣ በኮፕ ሪሚት ላኪልኝ ብሉ። የላቀ የምንዛሬ ተመን ታገኙበታላችሁ። በየትኛውም የባንክ አካውንት ሂሳባችሁ ይገባል። የተሻለ ብቻ ሳይሆን የላቀ የምንዛሬ ተመን የምታገኙበት ገንዘብ መላኪያ ነው። ኮፕሪሚት ከአፕ ስቶር ከፕሌይ ስቶር ላይ ማውረድ ይቻላል። ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላብራቶሪ ዘመናዊ ሕክምና መሳሪያዎችን ስፔሻሊስት ሐኪሞችን ይዞ 24/7ቱንም ቀን እናንተን እያገለገለ ነው። የትኛውም የጤና ችግር ካለ አለሁ እያለ ነው። ወንጌላዊት ሕንፃ ጀርባ ናይል ኢንሹራንስ አጠገብ ነው የምታገኙት። ፒክ ድራይቨርስ ከዚህ በኋላ መንጃ ፍቃድን እንደ መታወቂያ ብቻ መገልገል፣ መንጃ ፍቃድን በኪስ ይዞ መዞር ቀረ፣ መንጃ ፍቃዳቸውን ይዛችሁ ወደ እኔኑ በቂ ስልጠና ወስዳችሁ ወደ ስራ ትሰማራላችሁ እያለን ነው። አሽከርካሪ የምትፈልጉ የሀገር ውስጥም ዓለም አቀፍ ድርጅቶችም የምትፈልጉትን የአሽከርካሪ አይነት የምትፈልጉትን በምትፈልጉት መጠን በምትፈልጉት ጊዜ እናቀርባለን። ለዛውም በቂ ስልጠና የወሰዱ የበቁ የነቁ ብቻ ሳይሆን አስተማማኝ የሆነ ዋስትና ያላቸውን አሽከርካሪዎች ከፈለጋችሁ እኛ ዘንድ ኑ እያለም ፕሮግራም ስፖንሰር አድርጎ እያስደመጣችሁ ነው። ማለዳ ፎም በማለዳ ጎኖን አሳርፈው በማለዳ ተነስተው በተነቃቃ መንፈስ በብርቱ ጉልበት ማሽከርከር ይጀምሩ እያለም ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ዞሮ መግቢያዬ አያት ሪል ስቴት በአዲሱ ከሰንሰለት ሳይት በሌሎችም ሳይቶች አፓርትመንቶችን፣ ሱቆችን ገንብቶ ኑ ጥሪት ያዙ፣ ገንዘባችሁንም ትክክለኛ ቦታው ላይ አውሉት እያለን ነው። አዲስ ባንክ ኮብ 870 መሰላል ላይ ደውሉ፣ አፕሊኬሽኑን አውርዱና ተገልገሉበት። በርካታ ጉዳዮችን በቅጽበት መፈጸም የሚያስችል አፕሊኬሽን ነው እና ተገልገሉበት ያለን ነው። ሶሲ በ15 ደቂቃ መድረስ የሚችል በጾምም በፍስክም የሚበላ ከእጅ ንክኪ ከኬሚካል የጸዳ ሶሲ ሶያ ተመገቡልኝ እያለኝ ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ኒው ሊፍ ሜዲካል ኮምፕሌክስ ከ2013 ጀምሮ በመካነት የሕክምና ዘርፍ ላይ ይታወቃል። ከ500 በላይ ቤተሰቦች የልጅ ህልማቸውን እንዲያሳኩ የበኩሉን አስተዋጽኦ አድርጓል። አሁን ደግሞ ኒውሊፍ ከ3 ቢሊዮን ብር በላይ ካፒታል በማፍሰስ ባለ 13 ወለል ዘመናዊ ሜዲካል ፕላዛ ገንብቷል እዚህ አዲስ አበባ ውስጥ። ኒውሊፍ ስፖንሰሮቻችንን ከልብ ከልብ ነው የምናመሰግነው። መልእክቶቻቸውን ሰምተን እንመለስና የእናንተን ሀሳቦች መቀበል እንጀምራለን። የምትልኩልንን በቴክስትም በአውቶ ሴፍቲ አፕሊኬሽን ቴክስት የምትልኩልን እንዲሁም በቴሌግራም ቻናላችን የሰፈሩትን ዩቲዩብ ቻናላችን ከፍታችሁ እየተከታተላችሁ የምታሰፍሩልን ሀሳቦችም መሀል መሀል ላይ እናነሳለን። አብራችን ቆዩ። ሂዊ መልእክቶቹን ታስደምጠን።
2: ሃሎ ሃሎ፣ ሳይታለም የተፈታ ነው።
3: ምኑ?
2: አዲስ ዓመትን በአዲስ ነገር ገድ ማለቱ።
3: የምን ገድ?
2: የኦሮሚያ ህብረት ስራ ባንክ ስራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውን ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ስራ ባንክ።
4: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቦ መሻት ነው። ታዲያ የምኞቶ እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል። ዘንባባ የህክምና ማዕከል ዛሬም አንጋፋው የህክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
5: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
6: መንጃ ፍቃዱ ለምን በኪስ ይቀመጣል? ልጆ በኩራት የመኪና መሪ ይጨብጣል። ሰርቼ ልለወጥ ላለ ወርቃማ እድል አለ። ፒክ ድራይቨርስ ማዕከል። በክቡሩ የሹፍርና ሙያ ከተሰማሩ ብቃቱን በተጨማሪ ስልጠና ያዳብሩ። በፒክ ድራይቨር ስልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሪያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሶ የሚጠበቀው መንጃ ፈቃዶን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ፣ በጠባዩ የታረቀ የሹፍርና ንግድና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሀሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ሥልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል። አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
3: ታክሲ!
7: ምቹና ቀልጣፋ ጉዞ ይፈልጋሉ? እንግዲያውስ ሊትል አለሎ። ከሊትል ጋር አብረው ሲሰሩ ትርፋማነቶ የተረጋገጠ ነው።
8: ሊትል በሀገራችን የሜትር ታክሲ ትራንስፖርት አገልግሎት ዘርፍ በብዙዎች ዘንድ ተመራጭ የሆነ አስተማማኝነቱ የተመሰከረለት ለአጠቃቀም ምቹና ዘመናዊ የጉዞ መተግበሪያም።
7: ከ400 በላይ ለሚሆኑ ድርጅቶች የሜትር ታክሲ ትራንስፖርት አገልግሎትን ቀዳሚና ተመራጭ አቅራቢ በመሆናችን ለሜትር ታክሲ አሽከርካሪዎች አስተማማኝናም ቀጣይነት ያለው የስራ ዕድልን አመቻችተናል።
8: የሊትል ቤተሰብ በመሆን ለሜትር ታክሲ አሽከርካሪዎች የተዘጋጁ ልዩ ጥቅማ ጥቅሞችን፣ ዕለታዊና ሳምንታዊ ቦነሶችን ከአነስተኛ ኮሚሽን ጋር ያግኙም። ዛሬውኑ የሊትል አጋር በመሆን የሥራ ሕይወቶንም ያዘምኑ።
7: ታዲያ ምን ይጠብቃሉ? 7933 ላይ በመደወል ይመዝገቡ። ጉዞውን በሊትል ያስጀምሩ። ሊትል

0: ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ይሞላና በደስታችሁ ላይ ሐሴት ይጨምር። ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ የዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ሊያድርጓት። መልካም አዲስ ዓመት! አዲስ ባንክ ለስኬቶ የታመነው።
1: ሰንደክም የሚያበረቱን እንዳንወርቅ የሚጠብቁን አዲስ ተስፋን የሚያሳዩን በራቸውን ከፍተዋል። አሁን ለሕክምና ባህር ማዶ መሻገር ቀረ። እዚሁ በሀገር ልጅ በሀገር እጅ መፍትሄ አለ። ምክንያቱም እውነተኛ የሕክምና አገልግሎት የሚጀምረው ከሰብአዊነት ነውና። ኒው ሊፍ ሜዲካል ኮምፕሌክስ፣ ከትክክለኛ ምርመራ እስከ ተገቢው ሕክምና፣ ከሙያዊ እውቀት እስከ ሰውነትን በሰውነት የሚያንከባክብ ኒው ሊፍ ሜዲካል ኮምፕሌክስ ሰብ ስፔሻሊስት ሐኪሞችን ዓለማችን በደረሰችበት ቴክኖሎጂ ከተራቀቁ የሕክምና መሳሪያዎች ጋር ይዞ ሁሉንም ዝግጁ አድርጎ እየጠበቃችሁ ነው። ኒው ሊፍ ሜዲካል ኮምፕሌክስን ለቡ ሙዚቃ ሰፈር ዋናው አስፋልት ላይ ያገኙታል። ለበለጠ መረጃ ወደ 8565 ይደውሉ። ኒው ሊፍ ሜዲካል ኮምፕሌክስ፣ እዚህ ተስፋ አለ።
2: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
3: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
4: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
3: አንቺ ከደወልሽልኝ በኋላ ነው የሰራሁት።
4: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
3: የምታዩ በሙሉ ሶስ ሶያ ነው። በቀዝቃዛ ውሃ ለ5 ደቂቃ ተዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
4: ጥብሱም ቀይ ወጡ ክትፎም ሶስ ሶያ ነው?
3: አዎ፣ ላበሳሰልም በጣም ቀላል ነው።
4: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
3: በዛ ላይ በፕሮቲን የበለጸገ ነው።
4: እሺ የት ነው የማገኘው?
3: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
4: ባለሱቅ
5: ሶሲ ሶያ ስጠኝ
6: አለ። በድቃቁ ባንኳሩ
4: ሁለቱንም አይነት ስጠኝ።
7: አመት እስከ አመት ሽክ ልክክ፣ ወቅት የማይቀይረው ውበት በአዲስ ዘመን በውብ ምድር የመስከረም አደይ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናኝ ፈገግታችን ከወቅት ወቅት ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር፣ መዋብ፣ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ፣ አዲስ ልብስ

0: መስقل على وقت
1: አላቅራይን ወደ ሁኔታ የቀየረው ካቦድ ኮሜርሻል ለንግድ ተመራጭ ቦታዎች በመገናኛ ካዛንችስና ሽሮሜዳ ዘመናዊ ሞሎችን እየገነባን ነው። ልዩ የሽያጭ ኤክስፖ በማዘጋጀት ነጋዴዎችን የንግድ ሱቅ ባለቤት አድርገናል። በትጉህ ባለሙያዎቻችን ማህበራዊ ኃላፊነታችንን በመወጣት ነጋዴዎችን ከራያችን አስተሳስረናል። በዚህ ጉዞ አብራችሁን ለነበራችሁ ለአጋርነታችሁ ምላሽ ሁለት ኤሌክትሪክ መኪናና ጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ አዋጭ ሆኑ ቦታዎችን ከካቦድ ኮሜርሻል እስከ 35% በሚደርስ ቅናሽ ገዝተው የአዲሱን አመት የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። ካቦድ ካለ የንግድ ማዕከል አለ። መልካም አዲስ አመት።
2: የጠቅላላ ጉባኤ ጥሪ የንስር ማይክሮፋይናንስ አክሲዮን ማህበር ባለ አክሲዮኖች 13ኛ መደበኛ ጠቅላላ ጉባኤ 5ኛ አስቸኳይ ጠቅላላ ጉባኤ ቅዳሜ መስከረም 32/2019 ዓ.ም ከጠዋት 2:00 ተኩል በስካይላይት ሆቴል ይካሄዳል። ማሳሰቢያ፣ በስብሰባው ላይ ለመገኘት መታወቂያ፣ ብሔራዊ መታወቂያ ወይም ፓስፖርት ይዞ መቅረብ፣ በጉባኤው ላይ መገኘት የማይችሉ ባለ አክሲዮኖች ከሶስት ቀናት በፊት ቦሌ ሩዋንዳ በሚገኘው ዋናው መስሪያ ቤት ወይ ደግሞ አቅራቢያቸው በሚገኙ ቅርንጫፎቻችን በመገኘት የውክልና ቅጽ መሙላት። በማህበሩ ጠቅላላ ጉባኤ መወከል የሚቻለው አንድ ሰው ብቻ ነው። ከጳጉሜን 1 እስከ መስከረም 10 ይወጡ። ካፒታል፣ ፎርቹን ሪፖርተር፣ አዲስ ዘመን ጋዜጦች ላይ መመልከት ትችላላችሁ። በ015 62 2225 ወይም በ9404 ይደውሉ። የንስር ማይክሮ ፋይናንስ ኢንስቲትዩሽን የዳይሬክተሮች ቦርድ።
3: መግዛት፣ መሸጥና ማከራየት እንዲቀሏል እንዴ?
4: አዎ፣ ሁሉንም በጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነጻ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነጻ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ ስልክ ቁጥር 0994411111 ላይ ይደውሉ።
5: አውቶ ሴፍቲ፣ አውቶ ሴፍቲ።
6: ውድዬ አባቴ መንገር ስትሻገር ተንቀቅበል በሞቴ። ውድዬ አባቴ መንገር ስትሻገር ተንቀቅበል በሞቴ።
7: እሙዬ ላካሊ
8: አውቶ ሴፍቲን ያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ አንድ አድማጭ አስገባን። ተራስተልን
9: አብሮ ይስጥልን። አሸና አሰፋ መዝገቡ
8: ሰላም ነው
9: አለ። ወይኔ ወይኔ፣ በስልጣ መጥ ይግረኛው ነው ዛሬ ገባሁ። አቶ ሙሰማ አክመል ይባላለሁ።
8: አቶ ሙሰማ አክመል ከየት ነው?
9: አቶ ሙሰማ አክመል ከአዲስ አበባ ሆኖ ከጣፎ መስመር ነው። ጣፎ አካባቢ ካራጋ ይውልህ። ምንም ወደ ዋና ጉዳይ ልግባ ብዬ ነው።
8: እሺ፣ እውነት ነው።
9: መንገዱ እሳት ሆኖብናል። ይኸውልህ ከሰኞ ዕለት በፊት ማለት ነው።
8: እሺ፣
9: ደርበን ስንሄድ መንገድ ትራንስፖርቶቹ እየጠበቁ አናት አናታችን ነበር የሚሉት፣ ክትባት ይሰጡን ነበር። አሁን ትራፊኮቹ መጡና ገላገሉ። ጠዋት ጠዋት ደርበን ስንሄድ ምንም አይሉም። መንገዱ በአንደኛው ሳይድ ባዶ ነው። ገብቷል። በቃ ምንም የሚወርድ መኪና የለም።
8: እሺ፣
9: ትራፊኮቹ እውነት ጣፎ መስመር ያሉት ለሚኩራ መሆነ የካ ጣፎ መስመር ያሉት ሊመሰገኑ ይገባል። ሞተረኞቹ መጡና በቃ ዝም እንዲሉ ልና በቻለው መጠን በቃ መንገዱ እንዲተነፍስ ከታች ከአደባባይ ጀምሮ እስከ ካራ ድረስ መንገዱ እንዲተነፍስ ያደረጉት ትራፊኮቹ ናቸውና በጣም ለነሱ ምስጋና ይገባሻል ማለት ነው።
8: እውነት ነው እውነት ነው። እናመሰግናለን።
9: መጀመሪያ በሁለተኛ ደግሞ አሰፋ መዝገቡን ከ91 24ኛ ፖሊስ ሁለተኛ ፖሊስ ጣቢያ እያለሁ ጀምሮ አውቀዋለሁና እንኳን አደረሰ ለመስቀል በዓል ብሏል በልልኝ።
8: እሺ እንኳን አብሮ አደረሰን እያለ ነው።
9: ምናምን አመት በፊት አውቀዋለሁና እግረኛ እያለ
8: እግረኛ እያለ ገና ሞተር ሳይዝ ታክሲ እየተጋፋ ሲሳፈር
9: እና አሰፋ መዝገቡ እነ ታዬ ወርጂ ባሉበት ሰዓት ድሮ
8: ያኔ አንተ ታክሲ ትይዝ ነበር?
9: እሱ ያውቀዋል ታዬ ወርጂ የሚባል እኔ ያው ሚኒባስ ሰርቻለሁ ድሮ። አሁን ሜትር ታክሲ ላይ ነው ያለው።
8: አሁን ሜትር ታክሲ
9: በጣም የሚገርመው አሁን እንደው ዛሬ ወላሂ ላዚ መተንፈስ የአንድ ጊዜ አቶች ተራጋ ተከስሽ እንደተቃጠልኩ እንዴት መድኃኒዓለም ፎቶ ሳላነሳ የሆነ ሸዋሸዋ ከሰውኝ እዛ መድኃኒዓለም እንዴት ያለው ምንም ማስረጃ የለኝም። እኔ አሁን ወቀሳ አይደለም የምነግራቸው ያለው ወደ ቴሌብር ላክ ተብዬ ቴሌብር ልኬ እንደገና የቴሌብር ቢሮ 50 ብር አስከፍለውኝ እንዴት እኔ መላክ እችላለሁ እንዴት 50 ብር ከፍላለሁ ብዬ ተናድጄ ግዬ ለካ ፌክ ነው የተከሰስኩት። አቶች ተራጋ አንዱ በረመዳን ረ አፍትር ደርሶብኛል እያልኩ አንድ ወጣት ልጅ እየለመንኩት ኧረ አፍትር ደርሶብኛል እያልኩት ከሰሰኝና ሸዋሸዋ ተቀበረኝ። እሱ ማስረጃ የለኝም ይሄ ነገር ግን እንዳለ ያወራችሁ ስለሆነ ይሄ ፌክ እንዳለ ልጠቁማችሁ ፈልጌ ነው።
8: ማለት ፌክ ማለት ምንድን ነው? ፌክ አልገባኝም።
9: ሚሉኝ በቃ ተቀበሉኝ የሆነ ቴሌ ብር እዛ ጋ ሄደ ክፈላለችኝ በቃ ዝም ብሎ ብሩ ተቀበረኝና ሂድ መንጃ ፈቃድ ውሰድ አለችኝ በቃ። ምንም ደረሰኛ የለው ምንም ለመንግስት የገባ ነገር ደረሰኝ በቃ ለእኔም አልተሰጠኝ ለሴዷም አልተሰጣች። ሸዋሸዋን የተሰራው ሲያንቀል
8: የት ነው እንደ አይ ለመረጃው ያክል ማወቁ ጥሩ ነው። የት ነው እንደዛ የተደረግከው?
9: አቶ ቢስተራ ይዞኝ ከሶኝ ደግሞ ሁለት ትንሽ ነው ምከሶ ቢለኝ ምንም አላረኩም እኮ ምንም እኮ በቃ ምንም እኮ በእናትህ እኔ አጠገብ እኮ ቆሞ ጭንር እየተነሱ ነው ያለፈው ረመዳን ላይ ማለት ነው። አውቶቢስ ተራ መገናኛ ታክሲ ተራ ምናምን
8: ምንድን ነው መንገድ የትራንስፖርት ባለስልጣን ነው ትራፊክ ማኔጅመንት ነው ትራፊክ
9: ሚኒባሶችን የሚቆጣጠሩት እዛ ጋር ጫጊያ
8: ትራንስፖርት ስምሪቶቹ። እሺ እቺ ነገር ተደጋገመች። አይ ሌላም ሰው እንደዚህ አይነት ጥቆማ ሰጥቷል።
9: እየሰጣችሁ ስለምሰማ ነው ውንጌት ጋ ሄጄ ሄጄ ከዛ በኋላ ተካትሼ ሄጄ ከአሁን በፊት እንዲህ ተደርጌ ነበር እና ማስረጃ የለኝም። በእርግጥ ግን ምንድን ነው ስለዋሉ አይ እኛ ጋር የለም ወደዛ ሂድ አለኝ። ይተዋወቃሉ እነሱ ገብተዋል። ስለዚህ ይሄ ነገር በጣም ያው እንዲታሰብበት
8: ሸዋ ጥሩ ነው ያስቆሙታል።
9: ከመቼ በላይ እየተናደድኩት እኮ እኔ ስልኬ ላይ እኮ ከ20 ሺህ በላይ ቴሌብር አለ እንደገና ለቴሌብር የከፈልኩበት ብሎ ልጁ እዛ የሆነ ፎቶኮፒ ቤት አለች ምድር ላይ 50 ብር ተቀበለኝ ድጋሚ ከ1000 ብር ሌላ የላኩበት ድጋሚ።
8: አይ ይቺ ነገር ከዚህ በፊትም አለ ኢንስፔክተር አስታወ
9: አሽዬ ልንገርህ ከ1000 ብር በላይ ማለት ነው 50 ብሩ ነው ያናደለኝ። እኔ
8: እውነት ነው እውነት ነው
9: አሁንም እየፈልኳረለን
8: ተገቢ ያልሆነ ክፍያ ነው። እሱ መሾር ነው ምንም ጥያቄ ነው
0: የሽሮ ሜዳ አካባቢ ነው
8: እዚህ ደግሞ አውቶቡስ ተራ አካባቢ። አይ ልክ ነው። አንድ ልጅም እንደዚህ ተመሳሳይ የሆነ ነገር ነው የተናገረው። እሱ እንዲያውም ተጣላሁ ነው ያለው። ለምን 50 ብር ለምን እከፍላለሁ እኔ በራሴ ቴሌብር እከፍላለሁ እንጂ ምናምን ብዬ ተጣላሁ አለ። በቃ ግደለም በቃ ግደለም አትረር በቃ ተው
0: በቃ እንኳን መረጃ እንኳን አደረስከ እናመሰግናለን።
8: አይ ለሌሎቹ ትምህርት ይሁን ነው እንደዚህ ብትባሉ እሺ እንዳትሉ ነው። ሲጀመር ተገቢም አይደለም ትክክለኛ አሰራርም ስላልሆነ
0: እናመሰግናለን።
9: በስልኬ ፎቶ እያነሳሁ ምናልባት ወደ እናንተ በትክክለኛ ማስረጃ ለመምጣት
8: እውነት ነው እውነት
9: የከፈልኩት ማለት ነው የከፈልኩት ራሱ መጀመሪያ ስልኬ ላይ ፎቶ እያነሳሁ ያሸዋሸዋ ከተደገምኩማ አሁን አለቅም። ለምን ጊዜን አይደለም ለምን እድሜን አያልቅም ብዬ በጣም ተናድጄበታለሁ። እና አቶች ተራ አካባቢ ደግሞ ያሉት መንገድ ትራንስፖርቶች እና ትራፊክ ማኔጅመንቶች እባካችሁ ትንሽ እንደሉልን እንደ እጅጃችን አሽዬ እግራችን እንደ እንዲህ ብሎ በእጁ
8: ደጎራ ለተ ስልክ
0: በቃ ሌላ ሰው እናስገባ።
8: ሄሎ
0: ሌላ ሰው ይግባ ግድ
8: የለም።
0: ይሰለቻል አንድ ሰው ጠና ይስለን
8: የሚሰለች ነገር እኮ አላወራም።
0: ሰላም ነው እንዴት ነህ?
10: እግዚአብሔር ይመስገን።
0: ማንም በል እንኳን አብሮ አደረሰን። ለመስቀሉ እንኳን አደረሰን በልጃችሁ ምንድነው?
10: እንኳን አደረሰን።
11: አጤ ቁርስ አልበላም መሰለኝ።
0: እኔ አልበላም መሰለኝ።
10: በልቻለሁ። አይ በላለሁ እንጂ ገና ሶጣም በላው።
0: እሺ። ማንንም በል።
11: ሰሜን ቆየን።
0: ከየት አካባቢ ነው?
11: ከዚሁ ከሰሜን ወደ ላካ።
0: ሰሜን ወደ ላካ። እሺ።
11: አንድ ኢንፎርሜሽን ለመንገር ነበር እንደ ጥቆማ ያክል ነውና።
0: እሺ።
11: እዚህ በአዲስ ህይወት ሆስፒታል አወቃችሁ? በሱ ጋር ለሊት ላይ ኢንስፔክተር እና በጣም እነዚህ እንደውም ቴክስት አድርጌላለሁ እንትን ቴሌግራም ላይ ልኬላለሁ ፎቶ አንስቼ እና እነዚህ ልጆች እየያዙ የሚለምኑ አሉ አይደለ? ህጻናት ልጆች እየያዙ ብታያቸው ኢንስፔክተር ወደ እንደው ላለውሸት ወደ 20-30 ይሆናሉ። እና ለሊት ነው እንቅስቃሴ ያለው ይሄ ነገር ማለት ነው። እዛ አካባቢ ደግሞ ለሊት ነው ስራ ያለው እና ራይዶችም ቦታውን ደግሞ እንደምታየው ጨለማ
0: መዝናኛ ቦታ ነው። የመንገድ መብራቱ ብዙ የለም
11: የለም። እነሱ ደግሞ ሰው በሚያልፍበት ከመዝናኛ የሚወጡትን ሰዎች እነሱ ከመጠየቅ ይሯሯጣሉ። ሲሯሯጡ እዛ ጋር ደግሞ ጤነኛ ሰው የለም። መኪና የሚነዳ እዛ ጋር ታውቀዋለህ። ዘለው ነው የሚገቡብህ። ዘል ልክ ፖሊሶች ሲመጡባቸው ይደበቃሉ። እንደገና ፖሊሶች ደግሞ ሲጠፉባቸው ደግሞ ዘለው እነሱን
0: አስቸጋሪ ነው። በጣም በጣም አስቸጋሪ ነገር። ምን ማድረግ እንደሚቻል ግራ የሚገባ ነገር ነው። እንደው ገንዘብ የምትሰጡ ሰዎች በዚህ ልክ ትክክልም አለመሆኑን ነው ስለሚያገኙ ነው እዛ የሚመጡት። ሰጪ ከሌለ ተቀባይም አይኖርም። ፖሊሶቹ የሚችሉትን ያህል በቋሚነት እዛ ሆነው ቢከታተሉ ጥሩ ነው። ያው ይሰለቻል ኦፍኮርስ፣ ሰው ማባረር ወዲህ ወደ ማለት። ግን የተወሰነ ጊዜ በተከታታይ ሰዓት እዛ ቢቆሙ ሲያጡት ከዛ አካባቢ ዞር ሊሉ ይችላሉ። ሌላ ምንም መፍትሄ የለም። ሌላው መፍትሄ አደጋ እንዳይደርስ ነው። ሌላ ነገር አይደለም።
11: ዘለው ነው የሚገቡብህ።
0: እውነት ነው።
11: ይህን ነገር እንደው አደራ፣ ይህን ነገር ለማለት ነው። ሁለተኛው ደግሞ ከዚህ ከቦሌ ሚካኤል ድልድዩን አወቀው፣ ከቦሌ ሚካኤል ወደ ሳሪስ መሄጃው እንትን ድረስ እስከምደርስ ምንድነው ስሙ አትክል ደራ እስከምደርስ ይሄ አትክል ተራ አለ አይደለ? ጥፍ ስሙ ጠፋብኝ። ወደ እንትን የሚወስደው
0: ከሚካኤል ወደ ቁልቁለቱን ሐኪም ማሞን አልፈ ሌላ ዮሴፍ ቤተክርስቲያን ሌላ ምን አለ?
11: ወደ ጋርመንት እስከምደርስ እዛ ድልድዩ ስር የሚተኙ ልጆች አሉ። እና ከዚህ ላይ ጨለማ ነው፣ መብራት የለም፣ አይታይም። እንደገና ደግሞ የሚሻገሩ ልጆችም አሉ። በዛ ሰዓት ብረቱን ላ ቀንጥለውላ የሚሻገሩ አሉ፣ አይቻለሁ። ቀንም ሌሊትም ቀንም ላይ እና ጨለማ ስለሆነ እዛ ላይ እንደው መብራት እንደው ቢተከል የሚል ሀሳብ ለመስጠት።
0: በአጠቃላይ ቀለበት መንገዱ መብራት በጣም ታስደስ ያለበት ነገር ነው። እሱን ደጋግመን ተናግረናል። እናመሰግናለን። መልካም ቀን። ሁለት መልእክቶች አሉ። አንዱ ከአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት የተሰጠ መልእክት ነው። በአዲስ አበባ ፖሊስ ኮሚሽን ማህበራዊ ድረገጽ ላይ ተለቋል። ከዛሬ ከአሁን ሰዓት ጀምሮ ሞተር ሳይክል አሽከርካሪዎች ሌላ መረጃ ወይም መመሪያ እስኪሰጥ ድረስ ገደብ የለውም። መመሪያ ወይም ገደብ እስኪሰጥ ድረስ በሚዲያውም እንደዚሁ በእኛም እስኪተላለፍ ድረስ ሞተር ሳይክል ማንቀሳቀስ ክልክል ነው። ስለዚህ ማንኛውም ሞተር ሳይክል ማንቀሳቀስ ክልክል ነው።
10: የዚህ ንግዶቹንም የምን ነው
0: ማንኛውም ሞተር ሳይክል ማንቀሳቀስ ክልክል ነው። ዴሊቨሪዎቹ ይፈቀዳሉ አይፈቀዱም አላቅም። ማንኛውም ሞተር ሳይክል ነው የሚለው እሱን ኃላፊዎቹ ማነጋገር የተሻለ ነው የሚሆነው።
10: በድርጅት ደረጃ ዴሊቨሪም ስላሉ
0: በጣም ስለሚያስቸግር ልክ ነው። ለቢዝነስ
10: ስራም እኮ ስለሆነ
0: ሌላው ሽሮ ሜዳ
10: ካምፓኒያችን ዝጉ
0: የካ ላይ
10: ጠራስልን ቆይ አንድ ይጠብቀኝ።
0: ሁሌም የተርሚናል ነገር ይነሳል፣ ቦታ ራቀን የሚል ነገር ይነሳል። መፍትሄ እየተሰጠው ነው። ከክፍለ ከተማው አጠገብ ያለው ምን ህንፃ ነው እሱ? አጠገብ ያለው ተርሚናል ተሰርተዋል፣ ተርሚናሉ አልቋል። ስለዚህ አውቶቡሶች፣ ታክሲዎች ወደ ሽሮ ሜዳ፣ ወደ ሳንሱሲ አስኮ የሚሄዱ አውቶቡሶች፣ አስኮ ሳንሱሲ የሚሄዱ አውቶቡሶችም ገብተዋል። እንደገና ወደ ሽሮ ሜዳ 6 ኪሎ ታክሲዎችም እዛ ውስጥ ገብተዋል። ሌሎችም አውቶቡስ ተራ ምናምን የሚሄዱትንም በአሁን ትንሽ ስለሚጠብ ነው እያየን ቦታ እንደማሸጋቸው እናመቻቻለን ነው። ከየካ ክፍለ ከተማ ነው የሰጠው። በጣም ደስ ይላል። እናመሰግናለን።
10: ጤና ይስጥልን።
12: ጤና ይስጥልኝ። አሹ
10: አለን አለን። ማንን በል?
12: ዘኪ ነኝ። እንኳን አደረሳችሁ።
10: ዘኪ እንኳን አደረሰ።
12: ሰላም ነው እንዴት ነው?
8: አለን
12: ባል ጥሩ ነው?
0: ባል ጥሩ ነው። የመጣ ነው
8: እንግዲህ ክትፉልን በላ ነው የሚያበላን ካገኘ ነው ጋባች ከተገኘ እንበላለን። አዎ
0: አፑ ላይ
8: እሺ። ዘኪ ምን ለምትነግረን የምትጠይቀን?
12: ጥያቄና አንድ አሁን ቅድም አንደኛ የገባው ሰውዬን የድሮ ትውስታ አስነስቶ ኢንስፔክተር እናኛ።
8: አዎ ኢንስፔክተር አለኮ ድሮ
12: ኢንስፔክተር ነገርና
8: በ92 ነው ያለው ኢንስፔክተር ወጣ ብሎ መረጃ እየተቀበለ ነበር አልሰማም። ሞተር ሳይዝ ታክሲ ነበር ተጋፍቶ የሚይዘው ምናምን።
0: ኧረ ሞተር ሳይክል ነበር የ92 ከ84 ጀምሮ ሞተር 84 ጀምሮ።
8: አይ ከዛ በፊት ማለት ነው ሞተር ሳትይዝ ነው
0: 84 ጀምሮ። ግን ምንድነው በረፍት ጊዜ ሞተሩን አነዳም ማለት ነው ታክሲ ነው የምገፋው።
8: እኔ ታክሲ ጋፈል ያልኩት እኔ ነበር።
0: ልክ ነው ሞተር ሳይዝ ጠዋት ስራ ብገባ ከሰዓት በኋላ ሞተር ታክሲ ይገፋ ነበር።
12: እንደውም በዛ በእኛ ጊዜ አስቻለውና እሱ በጣም ይፈሩ ነበረ። ጥቁር መነጽር ያደርጉ ነበረ። አቋማቸውም በቃ ሁሉ ነገር ያማረ ነበር። በጣም ነበር የምንፈራቸው።
8: ኢንስፔክተር ቦዲጋርድ ነበር የሚመስሉ አሉ። ምን ነበር አንተ ትሰራ ነበር ያኔ?
12: ታክሲ
0: ታክሲ ሳጋይ ነው ራጂ።
12: በጣም ረዥም ጊዜ ነው።
8: አሁን ምን ለምትይዘው?
12: አሁን የራሴ ቢሮ ነው የራሴ ስራ ነው።
8: የራስን ስራ የምትሰራ አንበሳ አንበሳ አንበሳ።

0: ሰዎች አሉ። እጅግ በርካታ ጥያቄዎች ከነመልሶቻቸው አሉ። ከሁሉ በላይ ደግሞ ለምናሽከረክር ሰዎች ደግሞ የትራፊክ ህጎች፣ ደንቦች፣ አዋጆች፣ መመሪያዎች ብቻ አውቶ ሴፍቲን ጠይቃችሁ ከአውቶ ሴፍቲ መረጃ ፈልጋችሁ የምታጡት ነገር የለም። ሁሉን ነገር የያዘ በየጊዜው አፕዴት የሚደረግ አፕ ነው። ሁልጊዜ ከስልካችሁ የማይጠፋ ሁሌም የምትገለገሉበት አፕ ነው። ክሮም ላይ ገብታችሁ ኢትዮ አውቶ ሴፍቲ .com ብላችሁ ስጽፉ ራሱ ያመጣላችኋል። የኢንስፔክተር የኔና የባልደረባችን የንጹህ ፎቶ እሱን ቅደም ተከተሉን ተከተላችሁ፣
1: በተለይ አንተም ፎቶ ማየት የሚፈልግ
0: ወደ ጉግል ፕሌይ ወስዳችኋል፣ ዳውንሎድ ማድረግ ነው።
1: ሶስት መልእክቶች እነኚህን ላንብብ። ሰላም አውቶ ሴፍቲዎች፣ የዛ የላፍቶ ድልድይ የደረሰውን የትራፊክ አደጋ መረጃ እውነት ለመናገር እንትን ላይ አይቼዋለሁ፣ ግን መረጃውን ለማጣራት እንትን አላልኩም። በጣም ይቅርታ። አጣርተን ምናልባት ሰኞ ላይ እናቀርባለን። እንደው የአደጋው ምክንያት ምንድን ነው? ቦታው በጣም ጠባብና ድልድዩ ወደ ላፍቶ የሚያስወጣው እዛ ጋ ነው አደጋው የደረሰው። እንግዲህ የችኮላ ነገር ነው። አንዱ እዛ ቦታ ሶስት መንገዶች ይገናኛሉ፣ ከመብራት ኃይል የሚሄደው እንደገና ከሚካኤል ቁልቁለት የሚወርደው እንደገና ከላፍቶ ዳገት ደግሞ ቁልቁለት የሚወርደው እዛች ጋር ሲገናኙ የመሻማት ነገር አለ ድልድዩ ጋር። እንደሱ አይነት አደጋዎች ናቸው የደረሱ፣ ብዙ አደጋዎች ናቸው እዛ ቦታ ላይ የደረሱት እና ጥንቃቄ እናድርግ። ሌላው ሰላም ኢንስፔክተርና አሹ የለሚ ኩራ ኮማንደር አመስግኑልኝ፣ በጣም ሚዛናዊ የሆነ ሰው ነው። እናመሰግናለን ኮማንደር፣ በጣም እናመሰግናለን።
0: ይሄ ለሚ ኩራ እንደ በዚሁ አጋጣሚ ማለት በእርግጥ የትራፊክ ፖሊሶቹ ኦልሞስት ሁሉም ማለት ይቻላል በጣም ለኔ ከዚህ በፊትም ብያለሁ፣ በጣም ሰው ሲማረር እዛ እየከሰሱን ሲሉ እንዴት ነው እኔ ከሰውኝ አያውቁም፣ እንግዲህ እዛ ነው የምኖረው፣ በጣም ነው እዛ አካባቢ ነው የምውለው፣ ሲከሱ አላያቸውም፣ ሲያስተናግዱ ነው የሚያያቸው ብዬ ነበር። የሆነ ቀን በሆነ ጉዳይ መርማሪዎች ጋር ከሰዎች ጋር ሄጄ ነበር፣ የትራፊክ ምርመራው ጋር፣ እዚህ የግጭት ምርመራ። እኔ በጣም ፖላይት ሲያስተናግዱ፣ አሁን አንድ ጓደኛ ነው ከሆነ መኪና ተሽከርካሪ ጋር ተጋጭተው ሄዱታል። በቃ ለማስማማት ከኃላፊው ጀምሮ ለማስማማት ነው ጥረት ሲያደርጉ ነበሩ። በቃ ተስማሙና ስራ ከምትቀጣ 8 ነጥብ ከሚመዘገብብህ ለምን ትንሽ ጨምረህ አታሰራለትም? እስከዚህ ድረስ ነው። እኔ በጣም አይ ኮማንደሩ አሪፍ ስለሆነ ነው ማለት ነው።
1: አሁን ያነሳችሁት ቦታ ፍሬቻ ይፈልጋል ለእግረኛም ለመኪናም። እንግዲህ አካባቢው ላይ ያሉ ሰዎች የሶስት ቁጥር ማዞሪያው ነው የጠየቀን አድማጫችን። አድማጮቻችን ይህን ነው እኛ የምንፈልገው።
0: ፍሬቻ መኖሩ ምንም ጥያቄ ለምድብ ልምድ ይሁንብ እንደ ወደ ቤታችን ግቢም ስንገባ ምንም ሲሆን እናድርግ፣ አይጎዳማ።
1: የምትረሳው ልምድ ከሌለ ልምድ አሩ
0: ሁሌ ማንጠቀም ከሆነ እንረሳዋለን። እንትን ማን በነገራችን ላይ ተቆጣጣሪ አለ የለም። ፍሬቻ ለማሳየት በፍጹም ያስፈልግ
1: ይቀርታ አለዋለ ማድረግ ጤና ይስጥልን። ማንም በል ሻንቅላ ወንዙ
2: ባለፈው አስፋልትቼ ነበር እኮ ሻንቅላ ወንዙን ከጭማር ጀርባ ብዬ ሻንቅላ ወንዙ በልና
1: ያዘ ሻንቅላ ወንዙ እንኳን አደረሰ
2: እንኳን
1: አደረሰ። ከባድ ነው ሰማ።
2: እኔ እንደው አንድ ነገር ትናንትና ወዲያ ስታወሩ ባለፈው አርብ ዕለት ምንም አልሳካም አለኝ። ቁጥራችሁን ቀይራችሁታል እንዴ? ቅርታ
1: ቁጥር አልቀየርንም። በዚህም እንቀበላለን
2: ደወልኩት
0: ብዙ ስለሚሆን
1: እኮ ነው።
2: ኢንስፔክተር ይሄ ኩሽንታ ጋሪ ይሄ እንትን ጎማ ያላቸው ይሄ
1: ከተማውን አስጨንቋል።
2: አዲስ ከተማ ክፍለ ከተማ እኮ ብቻ ነው። እኔ ማልሄድበት የለም። ራይድ ነው የምሰራው። አንድ አላገኝም እኮ በቃ። ይህን የምታየው ኖር መስጊድ ዛ ኮልፌ ወይም ደግሞ ወደ ፊሊዶሮ ስትወጣ ነው የምታየው።
1: ኧረ አለ እዚህ ከተማ ውስጥም አለ። በደንብ አላየሁም እንጂ የዛ ይበዛል፣ የዛ ይበዛል።
2: ኢንስፔክተር ቅጣ አርግልኝና ልጆች እያለን ድሮ ኩሽኔታ ይዘን ስንወጣ እኮ ትራፊኮች እኮ ዳሩጡ ደግሞ አይቻል የሚሉን ነበሩ።
1: እውነት ነው። ልክ ነው። ኧረ በመኪና መጫን ጀምረን ነበር አንድ ወቅት። አንድ ኮማንደር ነበር፣ አንድ አለቃ ነበረን። ፒክአፕ መኪና ይዞ ይመጣል እኮ እየጫነ ሄዳል። በቃ ሰው ችግር እየፈጠረ አደጋ እየተፈጠረ ነው። እኔ ይሄን ከሚሆን ይሁል አይሆ የሆነ መፍትሄ መፈለግ። አሁን እኔ የከተማ አስተዳደር ብሆን እነኚህ ባጃጆቹ አለ አይደል፣ የኤሌክትሪክ ባጃጆች ፒካፖች ትንንሾቹ፣ እነሱን ትፈቅድና ይሄን ጋሪን ኩሽኔቱ ምንም ታወጣለን። እነሱ ደግሞ ተደራጅተው በያችን ነገር
0: ያሳድጋሉ።
1: ይሁል እንደዛ ነው
0: ቢዝነሱ እንዲያድግ ማድረግ።
2: ኢንስፔክተር ሌላው ደግሞ በምንድን ነው የሚከሰሰው? አሁን እዚህ እንትኑ ጋር ተጋጩ ከቪፕ ጋር እዚህ እንተን ኮስኔ

0: በክረምት ጭቃ ተረጭቶባቸው በበጋ ይኸው አዋራ እየታጠቡ ነው። አሁን በዚች ውስጥ አራት ቀን እንኳን በጣም አመሰግናቸው እነዚህን ሰዎች። አደራ አንተ አመስግነኝ።
1: ይኸው አመስግነናል። በእውነት ጉልበታችሁን ይባርከው።
0: እኔ እንደ መሳወ በግቼ ነው ማልፈው። እነሱን ግን እንደ ወርጅ ምን ልበላቸው ርን አይመችም። ደግሞ ትንምሰው አልፋለሁ። በጣም አመስግኑልኝ።
1: እናመሰግናለን። አዲስ ከተማዎች መልካም ቀን። መልካም ቀን።
0: ሰላም ሆኖልኝ።
1: አሜን። ይኸው እየገባ ሀሳብ እያቀረበን ነው። ይበቃል። እናመሰግናለን።
2: አሎ፣ ጤና ይስጥልን።
3: ጤና ይስጥልን። አብሮ ይስጥልሽ። እንዴት
2: ናችሁ? አለን አለን። ማንም በል
3: ስሜ ይቆይና
2: ይቆይ። እሺ
3: አሹ፣ እንዴት ናችሁ? ሰላም ነው? እንኳን አደረሰ።
2: አለን አለን። እንኳን አብሮ አደረሰ ወንድማችን።
3: አለን። እኔ አንድ ሶስት ነገር ነበረ መናገር የፈለግኩት።
2: እሺ።
3: መንገድ ትራንስፖርቶች ወይ ሸገር ሲቲ መንገድ ትራንስፖርቶች ህግን ለማስከበር ነው ወይንስ ደግሞ የባሰ ህግ እንደሚሰፋ ለማድረግ ነው? አሁን እሱ ነው ትንሽ እኔ ግራ የገባኝ።
1: ምን ማለት ነው?
3: ሳያቸው ማለት ነው
1: እንዴ?
3: አሁን በ2018 በነሐሴ ወር እንደው አንድ አስገድዶኝ ማለት አስገድዶኝ ሳይ ለምኖኝ ጭኝ ሲሄድ ሁለት ናቸው እርስ በርስ ነበረ ሲያወሩ የነበሩት ማለት ነው። እነዛው የመንገድ ትራንስፖርት ሰራተኛ ናቸው። የገላን ጉዳይ ክፍለ ከተማ ያሉ የገላን ጉዳይ ክፍለ ከተማ የ2018 ክስ ምንድን ነው? ወደ 47 ሚሊዮን ብር ነው ይገባዋል። 47 ሚሊዮን ነው የገባው። ቅድም የተባለው 46 ሚሊዮን ነው
2: እቅድ የነበረው
3: መግባት የነበረበት
2: እኮ ያቀደው 46 ሚሊዮን ነበር። አንዱ ክፍለ ከተማ
3: ገላን ጉዳይ ክፍለ ከተማ አሁን እርስ በእርስ ነው የሚያወሩት። እኔ ግን በቃ ማለት በጣም እነሱም ተሰማቸው ይመስላል።
2: እና 47 አስገባ ግን ከእቅዱ በላይ ሄደ።
3: አዎ ከእቅዱ በላይ ሄደ። እና ምንድን ነው ስብሰባውን ተሰብስበን ካቢኔዎቹ ይሰበስባሉ ይመስለኛል ሲያወሩ ስብሰባውን ተሰብስበን ምንድን ነው አንደኛ የወጣው 4 ሚሊዮን ብር ነው የከሰሰው። አንደኛ የወጣው
2: በግለሰብ ደረጃ
3: ዝቅተኛው ደግሞ ምንድን ነው 2 ሚሊዮን እኔ ነኝ የከሰስኩት። 2 ሚሊዮን እንዴት 2 ሚሊዮን ትከሳለህ አንተ? ምንድን ነው ችግርክ ምናምን ትሉኝ። እኔ እንደው ሽንትም ለሸና አስቁሜ አልከስም። ይሆን ለአየኝም አስቁሜ አልከስም። ልጆች አሉኝ እኔ። እነዛ ሰዎችም ሹፌሮችም ልጆች አሉ። ከህግ ውጪ ከሆነ ህግም የማይከተሉ ነገር ከሆነ ለመክሰስ እኔ ወደኋላ አልልም። ስለዚህ ከፈለጋችሁ ከቦታ አንሱኝ። እኔ እንዲህ አይነት ነገር እንትን አልልም። እርስ በእርስ እኛ እንተዋወቃለን ምን ምን እንደሚደረግ ብዬ መለስኩላቸው አለ። እና ምንድን ነው አሁን እንዲህ አይነት ነገር ቆይ እንደው በትንሹ እኔ እንዴት ነው የሚታሰበው ነው? አሁን እኔ የስር ያሉት አይደለም እኔ በትልቁ ማለት ነው እላይ ያሉት ለራሳቸው ሲሉ ነው እንጂ ለሌላ ነገር አይደለም። ለራሳቸው ወንበር ለማደላደል እኔ እንደማስበው ማለት ነው። ግን እንዴት እንደዚህ አይነት ነገር እንዴት ተከሳለ? ህግን በስርዓት አደጋ እንዳይፈጠር ሰው እንዳይጎዳ ንብረት እንዳይጠፋ የማለትን ማንከር አለባቸው እንጂ ይሄን አል ገንዘብ አንቱ ይሄን አል ከዝገ ገንዘብ ካላስገባችሁ እንዴት ነው የሚባለው? ነው እንዴት ምን የተማሩ ሰዎች ናቸው? መንግስት አውቆ ህዝብን ታገለግላላችሁ ብሎ ነው መንግስት እዛ አስቀመጣቸው። አንድ ይሄን ያዘል። ሁለተኛ ነገር ደግሞ እዚህ ጀሞ አንድ ላይ ማለት ማብራቱ ጋር ምንድነው መንገድ ትራንስፖርት ማኔጅመንቶች
2: ትራፊክ ማኔጅመንቶች
3: ምንድነው የሚያረጉት? ጥግ ላይ ነው የሚቆሙት። እግረኛ አለ ማብራት በአራቱ ማቅጣጫ ነው ማብራት ያለው። መስቀለኛ ነው በአራቱ ማቅጣጫ ነው ማብራት ያለው ማለት ነው። ምንድነው ጥግ ላይ ነው የሚቆሙት? ለምንድነው ጥግ ላይ የሚቆሙት? ህዝቡ ማብራት በርቶ ህዝቡ ይሻገራል። እንደውም የእነዚህ እንትን በጎ አድራጎቶች የሚሰሩ ልጆች እናቸው ከእነሱ በልጦ የተገኙት። እነሱ
2: ናቸው የሚሰሩት በእግረኛ ላይ
3: ወይ ዛስ ተደብቆ ለመክሰስ ብቻ ነው ይህንን የሚደረግ። ግን መንግስት የሰጣቸው ህዝብን አስተባብሮ ህዝብ እንደሚወጣ ህዝብ እንደሚገባ አደጋ እንዳይፈጠር ነው እዛ ጋር ይቆሙ። ምንድን ነው እነሱ ግን ጥግ ላይ ቁጭ ብሎ የሆነ ነገር እንደው የሆነ ነገር እንትን ስትል እጁን ዘርግቶ የሚያስቆም ብድግ ብሎ እጁን ዘርግቶ ያስቆማል። ሊስትሮ ቦታ ይቀመጣል። መንግስት እኮ ሊስትሮ ቦታ ለመቀመጥ አይደለም እሱን እዛ ጋር ያስቀመጠው፣ ደሞዝ እየበላ ነው። ምንድን ነው እንደዚህ
2: ቆሞ ህዝቡ ማስተናገድ አለበት። ትክክል ነው። ባይ ዘ ወይ ሁለቱም ያነሳቸው ሀሳቦች በጣም ትክክል ናቸው። ምንም የሚጣል ነገር የለው። እናመሰግናለን። እውነት ነው።
3: የሚመለከተው አካል እንደው እንትን በሉና እንደው የሆነ ነገር እንትን ቢል ማለት ቢቀነስ ማለት ነው። ባጭር ገቢዎች አይደሉም። እኔ አሁን ሸገር ሲቲ ላይ ገቢ አይደለም፣ ገቢዎች አይደለም። በቃ አሁን ገቢዎች ናቸው። ይህንን ነገር ሰብስቦ ይህንን እንትን ማለት አለበት። አደጋን እንቀንስ ነው አሁን በቃ ትልቁ ነገር። አደጋን እንቀንስ፣ በሰላም ውለን እንግባ፣ ንብረት አይጥፋ። ንብረት
2: አላማው መሆን የነበረበት እሱ ነው። አሁን ትልቁ ነገር የጠቀስከው መስሪያ ቤት አላማ መሆን የነበረበት ምንም ፍሰቱ ሰላማዊ እንዲሆንና ምን አደጋ እንዳይኖር ማድረግ ነበር እንጂ ይህን ያህል 40 ምናምን ሚሊዮን ብር አስገባለሁ ብለህ
1: አስቸጋሪ ነው
2: ማለት። ገቢዎች ራሱ እንደዚህ የሚያቅድ አይመስለኝም። እውነት ማለት ስራው የሆነው ማለት ነው። ኤኒዌይስ እናመሰግናለን ወንድማችን። ሰላም።
1: ሴንስ የሚያደርግ ነገር አንድ ጽሁፍ እዚህ ተጽፏል። ሞተረኞች ድንገተኛ ክልከላ ተደረገብን፣ ወደ ስራ እንደወጣን ቀረን፣ እባካችሁ ወደ ቤታችን እንመለስ ነው። እኔ አሁን ለዚህ ሶሉሽን ብዬ የምለው አንደኛ አናውንስ ያደርግ ነው አሁን ነው፣
2: ግን አሁን የተነገረው
1: ሶሻል ሚዲያው ላይም የተለቀቀው አሁን ቅርብ ጊዜ ነው። ስለዚህ ባይሆን ወረቀት ተሰጥቷቸው ወረቀቱ ጊዜ ተሰጥቶት ወደ ቤታቸው እንዲሄዱ
2: ወደ ቤታቸው ይመልሷቸው።
1: ደንቡ እንደዛ ነው። ምክንያቱም እዛ ፖሊስ ጣቢያ አንደኛ ቦታ
2: ይዛል፣ ሞተሩ አይታሰር ነው እንጂ
1: እንትን እኮ ነው ቦታ። አንደኛ የቦታው
2: ቦታ ይይዛል
1: ይይዛል፣
2: ሁለተኛ ሞተሮችም ይጎዳሉ ይጎዳሉ።
1: ስለዚህ ወደ ቤታቸው እንዲሄዱ ትንሽ ሰዓት ገደብ፣ የሁለት ሰዓት ገደብ ምናምን ቢሰጣቸው ወይ ወደ የቤታቸው ሁሉም ይገባሉ።
2: አዎ።
1: ስለዚህ እንደው እኔም በእርግጥ
2: ተይዟል፣ በነገራችን ላይ ብዙ ሞተሮች ታስረዋል ነው እየተባለ ያለው።
1: ለኃላፊዎችም ለመንገር ሞክራለሁ፣ ምክንያቱም በኋላ ደግሞ መቀጣትም እንዳይኖር፣ ምክንያቱም መመረጥ ላለፍክ ምናምን የሚል ደግሞ በኋላ
2: ሌላ ነገር ይመጣል። ኦፍኮርስ ማታስወጣ
1: አሁን ቀኑ አሁን የተነገረው የተለቀቀው አሁን ነው። ልክ ነው። ለጸጥታ ጉዳይ ነው።
2: አስቀድሞ መነገር ነበረበት፣ በሚዲያ በደንብ መነገር ነበረበት፣ መጠንቀቅ ነበረበት። እነዚህ ልጆች እኮ ይህን ስራ ሲያቆሙም ሌላ ስራ መስራት እኮ ነበረባቸው። ሰው እኮ ዛሬ ዛሬ የሚሰራትን ነው ዛሬ የሚበላው።
1: ስለዚህ ይሄ የጋራችን ጉዳይ ነው። ነገር ግን በቅድሚያ
2: ከሆነ ቀድሞ ነግሮ እንዳይወጡ ማድረግ ነው። አሁንም ግን ሳይነገር ነው የወጡት፣ እንደ ሁልጊዜ ወደ ስራ ነው የወጡት። ግድ የለም የያዛችሁትንም ወደ ቤታችሁ ሂዱ ብሎ የአንድ ሰዓት የሁለት ሰዓት ጊዜ
1: አንድ ሰው እናስገባ እንዴ
2: ወደ ቤት እንዲህ
1: አንድ ሰው
2: እንዲገቡ ማድረግ። እሺ፣
1: ጤና ይስጥልን።
4: እንደምን አደራችሁ?
1: እግዚአብሔር ይመስገን። የመጨረሻው አድማጭ ነህ። አጠራ አድርገህ ሀሳብን ማንም በልገን
4: ሲሳ ይባላለሁ።
1: ሲሳ፣ እሺ።
4: መጽሐፍ ሁሉ ሰጥቻቸዋለሁ ለነገሩ ቢሮ ደስ ዛታች ተንባሙ። አንድ ነገር ና ህዝብና መንግስት መተማማት የለበትም። እናንተ አሁን ህጋዊ ሰዎች ናቸው። አሁን እውነት መንግስት ፕላኑ ላይ ከቅጣት 90 ሚሊዮን ብር 100 ሚሊዮን ብር ምናምን እናስገባለን ይላሉ
5: ይሄን ብላችሁ እናንተ ራሳችሁ ትራንስፖርት ሚኒስቴር እንዴት መጀመሪያ በቅናት በጀት ታወጣላችሁ ብላችሁ እነሱንም ማስተምራችሁ ሰውንም ለምን አታስተምሩም? ነጭ ነገር ነጫው ነው
1: ይሄ አቋም ተሰጥቷል ተብሏል ወይም ይሆን ነው
2: ይያዛል ይያዛል።
5: እናንተ ኮጋይናችሁ እንደዚህ ደስ ተታማላችሁ። አንደኛ መንግስት ናችሁ ከሰጣችሁም ትክክል እንዳሉ
1: ከፈረሱ አፍ መስማት ማለት ነው።
5: አዎ ከዚህ ብሎ ከንተር እኔም ለነዚህ ቆናንተ ላማችላለሁ ለሌላውን ላማችላለሁ።
1: አሜን አይደለም እኮ ይሄ ነገራችሁ አሜን አይደለም።
5: እንግዲህ ስታወሩ ደግሞ እናንተ አንዳንድ ለህዝብ ነው የምታወሩት። ያ ህዝብ ያንን ይዞ ነው የሚሄደው። ያ ያነት እውነት ይሆናል ውሸቱ እውነት ይሆናል። እኔም ራሴ ብዙ የእናንተ ነው ያለው መከራከረው አንድ እና አባካችሁ እናንተ በበት ተልቆች ስለሆናችሁ ይሄ ነው አይደል? አዎ ይሄዱና ወደ ማይክሮፎናችሁን ይዛችሁ ማን ነው ሚኒስቴሩ? ከበደ ተሰማ። አቶ ከበደ እንደዚህ እንደዚህ በዚህ ደረጃ ምንድን ነው የምትሰሩት? እውነት ነው ውሸት ነው? የእናንተ ሰራተኞች ናቸው እናንተ ነው የሚያጠፉት። እንዴት ሰው ህዝብ ንቀጣለሁ ብሎ በጀት ያወጣል? አለ ቅጣት ኦፍኮርስ፣ ግን በበጀት አይደለም። ቅጣት ካጠፋ 100 ሚሊዮን እንዲገባ ይችላል በጀት እና እንደዚህ እንደዚህ አይነት ነገር ከመወራ በበል አሹ ደግሞ ዝም ብለህ ፖፑለስ አይነት ነገር ትመስለኛለህ። ይሄ የህዝብን ትንሽ ችግሮችን ነው የምታጎለው ከህጋዊነት ነገሮች ይልቅ።
1: አይ አይደለም አይደለም አይደለም አይደለም፣ አትሳሳት ወንድሜ። አይ አትሳሳት፣ አይደለም ለማንም መወገን አይደለም፣ ምንም ለማጉላት አይደለም። ይኸውልህ ወንድሜ፣
5: መንግስት አይደለም ህገ ወጡ ማዕት ነው፣ አሉባልተኛው ማዕት ነው። እንደ የእኛ ስራ የእኛ ሾፌር የሚቀጣው አንዴ አይደለም፣ አስር የሚቀጣሱን ሾፌር አይደለም። እና እኔ ታክሲዎቹ ምን ይስሩ ምን ይሉ ካልሰራ ከህግን ያኮራ ማን ሁላችንም በህግ ልምድ የምንኖረው ልጅ ያለው እኮ ልጁን ለማሳደግ በህግ ነው መስራት ያለበት፣ አንተም በህግ ነው የምትሰራ ይኸው። ስለዚህ እነዚህ ነገሮች ህጋዊና ፖፑሌሽን ህዝባዊ የሆነ ነገሮችን አጉልዝና በአንፈርግ ደስ ይለኛል። አስር ላይ ከሆነ ቢሮም እመጣለሁ። አሁን ሌላ ጊዜ
1: እናመሰግናለን አድማጫችን፣ ሰዓቱም ስለደረሰ መልካም ቀን።
2: ሰዓትም የለንም እንጂ አክቹዋሊ ዝም ብሎ አይደለም የሚወራው፣ ሐሜትም አይደለም እውነታው ነው። በቃ ያለውን እውነታ ነው።
1: እውነታውን እኮ ያለው ለሚመለከተው አካል እውነታውን እንስማ ነው። ልክ ነው።
2: አቅጃለሁ ይህን ያለ ማስገባት
1: ብሎ ካለ ልክ ነው። አቅደዋል ብለን እናሳውቃለና የለም እኛ እንደዚህ አይነት ቃል የለንም ካለ
2: በኋላ አልዋልታ ነው ያላቀዳችሁ ነበር ምን ያልሰበሰባችሁ ብለን ጠይቃለን።
1: እሱ ሳይሆን ወሬውን አልዋልታው ለማጥፋት
2: አውቶ ሴፍቲ ተድምጡ ቆያችሁ። ተወዳጁ ብስራት ኤፍኤም 101.1 ላይ እንሰናበት። ፈጣሪ ህዝባችንን ከዚህ አደጋ ይጠብቅልን። በሰላም ወጥታችሁ በሰላም ግቡልን።
6: ሃሎ ሃሎ፣ ሳይታለም የተፈታ ነው።
7: ምኑ?
6: አዲስ ዓመትን በአዲስ ነገር ገድ ማለቱ።
7: ያ ምን ገድ?
6: የኦሮሚያ ህብረት ሥራ ባንክ ሥራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውን ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ሥራ ባንክ።
8: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቦ መሻት ነው። ታዲያ ይህ ምኞቶን እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል። ዘንባባ የህክምና ማዕከል ዛሬም አንጋፋው የህክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
9: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ?
7: ቅድሚያ ሊሰጡ የሚገባውንና ለአመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዙሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን አመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ አመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሴምሲና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ አመት። አያት ዞሮ መግቢያ።
10: አዲስ አመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ አመት መኝታ አዲስ የምቾት ስጦታ። በአዲሱ አመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
7: ዘንድሮ ለመስቀል ሀገር ቤት ባለመሄዶ በፍጹም አይቆጩም። ለምን ካሉ መስቀልን በስመጥሩ መስቀል ክትፎ ቤት ልናከብር ነው። እንኳን አደረሳችሁ። በመስቀል ክትፎ ቤት ሀገር ቤት ዘንድሮ እዚህ ይመጣል። ቱባ የባህላዊ አከባበር ወግና ሴቱን ተከትለን ክትፎና ልዩ ልዩ ምግቦቹን እየተመገብን ባህላዊ መጠጦቹን እየተጎነጨን በሙዚቃ ዘና ፈታ እያልን አሸብርቀን ደምቀን መስቀልን በመስቀል ክትፎ ቤት እናከብረዋለን። ለዚህም በዓል ሲባል በቄራ ጎፋ ካምፕና በኢምፔሪያል አልፎዝ ፕላዛ ፊት ለፊት ባሉት ሁለት ቅርንጫፎቹ ዝግጅቱ ተጧጡፏል። ከሚወዱት ጋር መስቀልን በመስቀል ክትፎ ቤት ለማክበር ኮዱ ቀጠሮ የያዙ። ለበለጠ መረጃና ቦታ ለማስያዝ በ0911 52 68 62 በ0911 52 68 63 ይደውሉ። መስቀልን በመስቀል ክትፎ ቤት በፍጹም እንዳይቀሩ።
11: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።

0: ኮርንፍሌክስ፣ ግራኖላ፣ ኤፍሌክስ በተለያየ ጣዕም ለልጆችም ለአዋቂም ለመላው ቤተሰብ ከኢነርጂ አግሮ ኢንዱስትሪ።
1: ካቦድ ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንችስ እና ሽሮ ሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35%

ታይላንድ ወደብ ላይ እስካረፈበት ጊዜ ድረስ እንግዲህ 286 ቀናት ለአንድ ዓመት ለተጠጋ ጊዜ ባህር ላይ ነበር እና ውስጡ ይሰሩ የነበሩ ሰራተኞች የተለያዩ ነገሮችን ያነሱ ነበረ። በቂ የሆነ አቅርቦት አናገኝም፣ እንዲሁም ደግሞ አንዳንድ መጠቀሚያ መገልገያ ክፍሎቹ፣ እቃዎቹ የተበላሹ ናቸው የሚል ትችት ያቀረቡ ነበረ። አሁን ደግሞ የተሰማው ነገር ኒው አረብ እንደዘገበው የተለያዩ እዛ ውስጥ ይገኙ የነበሩ ባለሙያዎች፣ በተለይ ደግሞ ወታደራዊ ባለሙያዎች እንዲሁም ሌሎች ድጋፍ ሰጪ ሰራተኞችም ጭምር ቃል ከተገባው ጊዜ በላይ ወደ ፓስፊክ አካባቢ ተንቀሳቅሶ ነበር። ከፓስፊክ ወደዚህ ወደ መካከለኛው ምስራቅ ወደ ቀይ ባህር አካባቢ ወደ ሜዲትራኒያን አካባቢ ደግሞ መልሶ እንዲመጣን የተደረገው የኢራኑ ጦርነት ሲጀመር። ስለዚህ የተወሰኑ ወራት ጉዳይ ይሆናል፣ ሁለት ወር ሶስት ወር እንደዚህ ቆይታችሁ ትመጣላችሁ ተብለው እንግዲህ የተላኩ ሰዎች ናቸው። ድንገት ጦርነቱ ፈነዳና መቆየት አለባቸው፣ ድጋፍ መስጠት አለባቸው። ስለዚህ በዛ ምክንያት እንግዲህ ችግሮች ገጠሟቸውና በጣም ብዙ ነገሮች ሲነገር ነበር። እንደሚታወቀው ከመርከቡ ላይ ሁሉ ለመፈጥፈጥ ሞክረዋል የተባሉ ሰዎች ነበሩ። አንዳንድ ቤተሰቦቻቸው እንደውም ወዳጆቻችን ወይም ቤተሰቦቻችን ያሉበት ሁኔታ በጣም መጥፎ ነው ብለው መናገራቸውም የሚታወቅ ነው። ለማንኛውም ተደጋጋሚ ወደ 8 ጊዜ ያህል ራስን የማጥፋት ሙከራ ነበረ በሚል የአሜሪካ ባህር ኃይል አሁን አረጋግጧል። ያው ከዚህ ቀደም ይነሱ የነበሩ ጭምጭምታዎች፣ በተለያዩ የአሜሪካ መገናኛ ብዙሃን ይነገሩ የነበሩ ነገሮች ነበሩ። እሱም ባጠናከረ ሁኔታ እንግዲህ የአሜሪካ ባህር ኃይል 286 ቀን የቆየውን መርከብ በተመለከተ ሲናገር አንዳንድ የራስን የማጥፋት ሙከራዎች ነበሩ የሚል ነገር ነው እንግዲህ የተነገረው። ከ12 እስከ 16 ሰዓታት ያህል እንግዲህ እየተቀያየሩ ለረጅም ሰዓታት ሲሰሩ እንደነበረ፣ የምግብ እጥረት እንደነበረ፣ መሰረታዊ ነገሮችን ለማግኘት ችግር እንደሆነ፣ መታጠቢያ ቤቶቹ፣ መጸዳጃ ቤቶቹ ሁሉ ፍሳሽ እንደነበራቸው፣ በጣም ብዙ የአእምሮ ፈተና እንደገጠማቸው እነዚህ ወታደሮች ሲናገሩ ነበረ። ቤተሰቦቻቸውም እንግዲህ ይህንን በተመለከተ ቆይታ ሲያደርጉ ነበረ ከተለያዩ መገናኛ ብዙሃን ጋር። በዓለም ላይ ከተሰሙ አነጋጋሪ ጉዳዮች መካከል እንግዲህ እነዚህ የሚጠቀሱ ናቸው። ለዛሬ በዚህ ይበቃናል። በቀጣዩ ዝግጅታችን ደግሞ ሌሎቹ ርዕሰ ጉዳዮችን እንሸፍናለን። ሁሉ አዲስን ስትከታተሉ ስለነበር ከልብ ነው የምናመሰግነው። እዚህ ላይ ቆይታችንን እናጠናቀቃለን። ምክንያቱም የኢትዮጵያ ብሔራዊ ቡድን የሚያደርገውን ጨዋታ ለማስተላለፍ ሌሎቹ ባልደረቦቻችን ከስቱዲዮ ውጭ አሉ፣ እነሱ ይጠብቋቸዋል። 10 ሰዓት ላይ እንግዲህ ጨዋታው ይጀምራል። መልካም እድል ለብሔራዊ ቡድናችን ተመኝተን ሁሉ አዲስን በዚህ ቋጭተናል። መልካም መስቀል፣ መልካም የበዓል ሰሞን እንመኝላችኋለን። የፊታችን ማክሰኞ 10 ሰዓት ላይ በቀጥታ ስርጭት እስክንገናኝ ድረስ መልካም መልካም ሁሉ ለእናንተ ይሁን ብለን ተሰናብተናል።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኡፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። መልካም በዓል ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን፣ ደስታንም ወደ እናንተ እናደርሳለን።

0: ስራት የኢትዮጵያውያን ኩራት
1: ሲጋ ዘጋ

0: Mr. Sport. Mr. Sport.
1: ¿Qué me importa que me asesinen la garganta mientras se maten a goles? ¡Golazo, golazo, golazo!
0: Mr. Sport. በተወዳጁ ስራት 101.1 FM ላይ ተዘጋጅቶ የቀረበ የቀጥታ የእግር ኳስ ስርጭት ፕሮግራም Mr. Sport. Mr. Sport ጋር አብራችሁ ሲቆዩ በግሩፕ እይታ በድንቅ አቀራረብ